0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ቦኬር ቶፍ ሸቦአ ቶፍ ኡሙአዲም ለሲምኻ ጤና ይስጥልን እንደምን አደራችሁ። መልካም ሳምንት እንዲሁም የፋሲካ ይቅርታ የዳስባል የስቆት አመት ባል ጥሩ አመት ባል ይሁንልን። እለቱ እንደ ዕብራውያን ዘመን አቆጣጠር ሃዮም ዮም ርሾን ጤት ዛይን በትሽሬ ታፕሽን ፔ ዛይን ዳውሮፓ ዘመን አቆጣጠር ሴፕቴምበር 27 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ እሁድ መስከረም 17 ቀን 2019 ዓመተ ምህረት የቴክኒክ ባለሙያችን ሮኒን ደሃን ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። የሰዓቱን ዜና እናሰማና ቀጥለን በጋዜጦችን አምድና ቃለ ምልልስ በወቅታዊ ርዕሰ ጉዳዮች ቃለ ምልልስም አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና የለውጥ ብሎክ ጉሽ ሐሽኖይ የተሰኘው ጥምርት ፓርቲዎች መሪዎች ትናንት ማታ እስካሁን የመንግስት ተቀናቃይ ፓርቲዎች ሊቀመንበር በያይር ላፒድ በቴል አቪቭ ከተማ ውስጥ በሚገኝ መኖሪያ ቤታቸው ተገናኝተው ተወያዩ። የእስራኤል መከላከያ ሰራዊት ሌሊቱን በደቡብ ሊባኖስ በእስራኤል ቁጥጥር ስር ባለ የጸጥታ ቀጠና ውስጥ በሚገኙ በርካታ መንደሮች ውስጥ ሂዝቦላም እንቅስቃሴ ማዕከላቱን አጠቃም። በናታንያ ከተማ ውስጥ ትናንት ማታ በግል መኪናና በፖሊስ መኪና መካከል በተከሰተ አደጋ አንድ ፖሊስ በመካከለኛ ሁኔታ ቆሰለ። የአሜሪካ ፕሬዚዳንት ትራምፕ ትናንት ማታ ከኢራን ጋር ስምምነት ላይ ለመድረስ የቀረበውን የሰላም ሐሳብ ውድቅ እንደሚያደርጉ አስታወቁ። በትግራይ ግዛት በህወሓት ኃይሎችና በፌዴራል መንግስት መካከል ዳግም ውጊያ ባለፈው ሮብ መቀስቀሱን በቢቢሲ ዘገበ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የለውጥ ብሎክ ወይም ጉሽ ሐሽኖይ የተሰኙ የፖለቲካ ኃይሎች ጥምርት ፓርቲ መሪዎችም ትናንት ማታ እስካሁን የመንግስት ተቀናቃይ ፓርቲዎች ሊቀመንበር በያይር ላፒድ በቴል አቪቭ ከተማ በሚገኝ መኖሪያ ቤታቸው ተገናኝተው ተወያዩ። ላፒድ፣ ቤኔት፣ ሊበርማን፣ ጎላን እና አይዘንኩት የጋራ ፎቶ አውጥተዋል። እንዲሁም እርስ በርስ ላለማጥቃት ላለመወቃቀስ የምርጫ ተሳትፎን ከፍ ለማድረግ ለመስራትና ከምርጫ በኋላ ወዲያውኑ የጋራ መንግስት ለመመስረት ቃል የገቡበትም የመርሆች ሰነድ ላይ ተፈራርመዋል። በሰነዱ መሰረት በአጭር ጊዜ ውስጥ ሶስት የስራ ቡድኖች እንዲያቋቁሙ ተስማምተዋል። ለምርጫው ቀን ዝግጅት የሚሆን ቡድን ለሚቀጥለው መንግስት መሰረታዊ መርሆችና የስራ እቅድ የሚያዘጋጅም ቡድን፣ የጋራ ማብራሪያ የህዝብ ግንኙነት ቡድንም ይመሰርታሉ። እንዲሁም ከምርጫ በኋላም እስከሚሆን ድረስ ጠቅላይ ሚኒስትርነት የሚወዳደረው እጩ ማንነት ላለማንሳትም ተወስነዋል። ይህንን መረጃ ያስተላለፈው ቃል አቀባያችን ያራ ሻፒራ ናት። የእስራኤል መከላከያ ሰራዊት ሌሊቱን በደቡብ ሊባኖስ በእስራኤል ቁጥጥር ስር ባለ የጸጥታ ቀጠና ውስጥ በሚገኝ በርካታ መንደሮች ውስጥ ሂዝቦላ እንቅስቃሴ ማዕከላት ተቋማትን አጠቃ። ይህ በእንዲህ እንዳለም አንድ የእስራኤል የመከላከያ ምንጭ ለሳውዲ አረቢያው አልሃዳት ቴሌቪዥን ጣቢያ እንደገለጹት ሂዝቦላ በቦታው ላይ ባለው ሁኔታ መሰረት በሊባኖስ ውስጥ ኃይሉን እንደገና እየገነባ ይገኛል። ከተደራጀ ወታደራዊ ኃይልነት ወደ ተለያዩ አካባቢዎች በታት ነው ወደሚገኙ ትናንሽ ቡድኖችም እየተለወጠ ነው። ሆኖም መኖሩ አሁንም ቢሆን ስጋት ፈጣሪ ነው ይላሉ። ይህንን መረጃ ያስተላለፈው ዘጋቢያችን ዮባል ኢንባር ናት። በተያዘ ዜና በአዛ ቀበሌ የሚገኝ መገናኛ ብዙሃን በከተማ ሰሜናዊ ክፍል በሚገኘው አሼህ ራድዋን ሰፈር የአየር ኃይል ጥቃት መፈጸሙን ዘግቧል። በዚህ አንድ ሰው ከፍተኛ ሁኔታ ቆስሏል ተብሏል። በናታንያ ከተማ ውስጥ ትናንት ማታ በግል መኪናና በፖሊስ መኪና መካከል በተከሰተ አደጋ አንድ ፖሊስ መካከለኛ ሁኔታ ቆሰለ። የመኪና አሽከርካሪ የፖሊስን የፍተሻ ትዕዛዝ አልቀበል በማለቱ ከፖሊስ መኪና ጋር ተጋጭቷል። አደጋውን ያደረሰው አሽከርካሪ ቀላል ጉዳት ደርሶበት በቁጥጥር ስር ውሏል። የቆሰለው ፖሊስ በከተማ ወደሚገኘው ላኒያዶ ሆስፒታል ተወስዷል። በሰሜኑ ክፍለ ሀገር በታችኛው ጋሊል በሚገኝ የበዶይ ማህበረሰብ አካባቢ ሽብሊ በተባለው አስተዳደር ሸንጎ በተፈጸመ ግጭት አምባጓሮ የ21 ዓመት ወጣት በጥይት ተመትቶ በከፍተኛ ሁኔታ ቆሰለ። በማገንዳ ቢዳዶም ሆስፒታል ለሕክምና ወደ አፉላ ከተማ ውስጥ ወደሚገኘው ሃይሜክ ሆስፒታል ተወስዷል። ፖሊስ ምርመራ ጀምሯል። የአሜሪካ ፕሬዚዳንት ትራምፕ ትናንት ማታ ከኢራን ጋር ስምምነት ላይ ለመድረስ የቀረበ ሐሳብ ውድቅ እንደሚያደርጉ አስታወቁም። ትራምፕ የኢራንን ሐሳብ ውድቅ ያደረጉበት ምክንያት ሲያስረዱ ከባድ ኪሳራ እየደረሰባቸው ስለሆነ ወዲያውኑ የሆርሙዝ የባህር ወሽመጥ መተላለፊያ መክፈት የሚችሉበትን ስምምነት ላይ መድረስ ይፈልጋሉ። እኛ በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር አለን፣ እናም እጅግ ብዙ መጠን ያለው ነዳጅ ዘይትን በሱ በኩል ይተላለፋል ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አርካቺ እንዳሉት ቴህራን የአንድ ስምምነት የተኩስ ማቆም ጥያቄ ውድቅ ያደረጉትን የአሜሪካን ፕሬዚዳንት ትራምፕ ምላሽ ተቀብላለችም። ነገር ግን አሁንንም የአደራዳሪ ሀገሮች ምላሽ እየጠበቀች ሲሆን ከዚያ በኋላ ውሳኔ ኢራን ትደርሳለች ብለዋል። አርካቺ የእኛ አቋም አለመግባባትን ከእንቅፋት ሊያወጣ የሚችለውን የተስማሙበትን መፍትሄ ብቻ ነው የሚል ሀሳብ አቅርበዋል። በካናዳ ኩቤክ ግዛት ከሞንትሪያል አቅራቢያ በደረሰ የሄሊኮፕተር መከስከስ አደጋ ትናንት ማታ 4 ሰዎች ሕይወታቸውን አጡ። የግዛቱ ፖሊስ እንዳስታወቀው የአደጋ መንስኤም እስካሁን በግልጽ የታወቀ ነገር የለም። እንዲሁም በሄሊኮፕተር ውስጥ የነበሩ ተሳፋሪዎቹ ማንነትና የበረራ መድረሻቸው እስካሁን አልታወቀም። በትግራይ ግዛት በህወሓት ኃይሎችና በፌዴራል መንግስት መካከል ዳግም ውጊያ ባለፈው ሮብ መቀስቀሱ ቢቢሲ ዘገበ። በኢትዮጵያ ዘመን አቆጣጠር በ2012 ዓ ም በነጮች ዘመን አቆጣጠር 2020 ዓ ም ተጀምሮ ለሁለት ዓመታት ከቆየ ጦርነት ያላጋገመው የትግራይ ነዋሪዎችም ዳግም ወደ ሁሉን አሳታፊ ጦርነት ይገባል ይሆናል የሚል ፍርሃት ውስጥ ናቸው። አርብ ዕለት በኢትዮጵያ የመከላከያ ሰራዊትና በአማጽያኑ መካከል በተለያዩ ግንባሮች ከባድ ጦርነቶች ሲደረጉ መዋላቸውም ተሰምቷል። በትግራይ ኢትዮ ቴሌኮም የስልክና የኢንተርኔት መስመር የተቋረጠ ሲሆን ይህም በሸቀጦችም ግብይትና በገንዘብ ዝውውር ላይ ከፍተኛ ጫና መፍጠሩን ነዋሪዎች ለሮይተርስና ለፈረንሳዩ ዜና ወኪሎች ተናግረዋል። ህወሓት በክልሉ የሚገኙ 3 አውሮፕላን ማረፊያዎችን በቁጥጥር ስር በማድረግ ከተከፈተብን ያለውን ጥቃት ለመከላከል ታጣቂዎቹ እርምጃ እንዲወስዱ ማዘዙም ያስታወቀም ሮብ ዕለት ነበር ተብሏል። ባለፈው ሐሙስ ሌሊቱን ጀምሮ በትግራይ የኢትዮ ቴሌኮም የስልክ አገልግሎት መቋረጡን ተከትሎ በርካታ የክልል ነዋሪዎችም አማራጭ ሲም ካርድ ለመግዛት ሲሯሯጡም ተሰምተዋል። በርካታ የክልል ነዋሪዎቹ በ 2020 ዓ.ም በተቀሰቀሰውና ለሁለት ዓመት በቆየው ደም አፋሳሹ ጦርነት ወቅት እንደታየው በክልሉ የኤሌክትሪክ ኃይል፣ የባንክ አገልግሎት እንዲሁም የእርዳታ መቋረጥ ሊያጋጥም ይችላል የሚል ፍርሃት ውስጥ መሆናቸውን ተናግረዋል። በትግራይ ለሁለት ዓመታት በተካሄደና በደቡብ አፍሪቃ በደቡብ አፍሪቃ በተፈረመው የሰላም ስምምነት በተቋጨ ጦርነት ከ600,000 በላይ ሰዎች መሞታቸው ይገመታል። የአየር ጸባይ ትንበያ፣ ሙቀቱ በጠን ምንም አይነት ለውጥ የለውም። ነገ ሰኞ ትንሽ የሙቀቱ ይጨምራል ወይም ሞቃታማ ይሆናል። በተለይ በማዕከላዊና በደቡብ አካባቢዎች ደግሞ በሰሜን በኩል አልፎ አልፎ የአካባቢ ዝናብ ሊኖር ይችላል። አብዛኛው ግን ቀላል ዝናብ ይሆናል ተብሏል። ማክሰኞና ሮብ ቀስ በቀስ የሙቀቱ ይቀንሳል፣ ቀዝቃዛማ ይኖራል። እንዲሁም በአብዛኛው በሰሜኑ በኩል ቀላል የአካባቢ ዝናብ ሊኖር ይችላል የሚል ትንበያ አለም። ሙቀቱና ቅዝቃዜው የዛሬ ሙቀቱና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 26 ዲግሪ ሴንቲግሬድ፣ ተላቢና አካባቢዋ 29፣ ሀይፋና አካባቢዋ 28፣ ቤርሺባ ከተማና አካባቢዋ 30 ዲግሪ ሴንቲግሬድ፣ ኢላት ከተማና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚሁ ነው።

የተከበራቸው አድማጮች ዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮችን ቃኛለን። በመጀመሪያው ማቆርሾን የተሰኘው ጋዜጣ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ያደረገውን ቃለ ምልልስ በመጀመሪያ ገጹ ላይ ዘግቦታል። በዚህ ላይ በተመለከተ ኔታንያሁ እንደተናገሩት ጠቅላይ ሚኒስትር ሐማስ ሽብር ፈጣሪ ድርጅት እስካሁን ምናልባት በሚቀጥለው ጥቅምት 27 ቀን በሀገራችን ብሔራዊ የክነሴት የፓርላማ ምርጫ በሚካሄድበት ቀን ላይ ሆኑ ለንቅፋት ለሽብር ጥቃት ለመፈጸም ይሞክራል፣ አዛ ላይ ሆኖ እስራኤልን ለማጥቃት ይሞክር ይሆናል የሚል ግምት አላቸው። ግን ጠቅላይ ሚኒስትሩ እንዳሉት አሁን ላይ ሆኖ ይህ ሽብር ፈጣሪ ድርጅት ሐማስ ይህን ያህል ለእስራኤል ይህን ያህል አስጊ አይደለም፣ ብዙ ተደብድቧል፣ እስከማይበቃለት በቃ ማለቱ ነው የቀረው እንጂ ተደብድቧል። ግን ያሞኔህ እንዳለ ነው ይንቀሳቀሳል በአዛ ቀበሌ እና ሆን ብሎ የብሔራዊ የምርጫ ቀን ለማሰናከል እንቅፋት ለመሆን የማጥቃት እርምጃ ሊወስድ ይችል ይሆናል የሚል ግምት እንዳላቸው በዚህ የው ጋዜጣ ዘግቧል። ሌላው ደግሞ በተጨማሪ በሳቸው ላይ ያለው በፍርድ የክስን ሂደት በተመለከተ እንግዲህ ብዙ ጊዜ እየወሰደ ነው። በሳቸው በአንዳንድ የጥፋት ድርጊቶች ተጠርጥረው ያው በፍርድ ቤት የምስክር ቃል ሲሰጡ ከርመዋል። ይህን በተመለከተ ያው የፍርድ ሂደቱን ለመቋጨት ሲባል ንሳቸው አዎ አጥፊ ነኝ ብለው የመንግስት የአቃቢ ሕግን ጋር እንድስማማ ጫና እየተደረገብኝ ቢሆንም እኔ አልስማማም፣ እኔ ንጹህ ነኝ፣ የፈጸምኩት ወንጀል ጥፋት የለም በዚህ ማለታቸውን ይኸው ጋዜጣ ዘግቧል። ከዛም በመቀጠል ደግሞ እንግዲህ ጠቅላይ ሚኒስትር ባለፈው ሐሙስ ማታ ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ጠቅላላ የመሪዎቹ ጠቅላላ ጉባኤ ላይ ንግግር አድርገዋል። በንግግራቸው ላይ በዓለም ሀገር እስራኤልን ውሸት ተነስተው እስራኤልን ስም እያጠፋ ነው በማለት ውሸት የውሸት ቅስቀሳ እየተደረገ ነው የሚል ምላሽ መስጠታቸውና በዚሁ ጎን እንደተለመደው በየዓመቱ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መሪዎቹ በሚያደርጉበት ጊዜ መሪዎቹ እያንዳንዳቸው በተናጠል ከተለያዩ ሀገራት መሪዎች ጋር ከዚህ ጎን ለጎን ማለት ነው እየተገናኙ በተናጠል ይወያዩ ነበረ። አሁን ግን በዚሁ በሐሙስ በኒውዮርክ ከተማ ቆይታቸው ከዓለም መንግስታት የተወሰኑ ሀገራት መሪዎች ጋር ተገናኝተው አልተወያዩም ነው የሚለው ይኸው ዕለታዊ ጋዜጣ። ሌላ ደግሞ ቻይና መኪና ለዓለም ገበያ ትሸጣለች። በተለይ ዘመናዊ በኤሌክትሪክ ኃይል የሚሰራ መኪናዎችን ፋብሪካ አለች አምርታ ለዓለም ገበያ ካቀረበች ወራት አስቆጥራለች። አሁን ይሄ የተሽከርካሪ መኪና ቻይና የሚሰራው በኤሌክትሪክ በነዳጅ ዘይት ሳይሆን በኤሌክትሪክ የሚሰራው ጊዜም በተለያዩ በነዳጅ ማደያም የኤሌክትሪክ ማደያም ጣቢያም አለ በእስራኤል። አሁን የኤሌክትሪክ ኃይል ቻርጅ ለማድረግ የኤሌክትሪክ ወደ አንድ ሰዓት ይወስድ ነበረ። መንገድ ላይ እንግዲህ ብዙ ጉዞ በኋላ የኤሌክትሪክ ኃይሉ ያበቃል፣ ግን መሞላት ቻርጅ መሆን አለበት እና አሁን በዚሁ የኤሌክትሪክ ማደያ ጣቢያዎች ላይ ጊዜ ይወስዳል መኪናውን ለመሙላት፣ ኤሌክትሪክ ኃይል ለመሙላት ነበር እስካሁን። አሁን ግን በጣም በተሻሻለ ሁኔታ በረቀቀ ሁኔታ በአራት ደቂቃ ውስጥ
ኤሌክትሪክ መሙላት የሚያስችል መኪና ሰርተው ለይታ አቀረቡ የሚል በፎቶግራፍ አስቀድፎ ያሳያል። በጣም የሚደንቅ ነው፣ የሚገርም ነው። እንግዲህ ወደ ሌላኛ ጋዜጦች ደግሞ ስናልፍ እንደ የዲዮታ ሮኖት የዘገበው በመጀመሪያ ገጹ ላይ በዚህ በጥቅምት 7 2023 ዓመተ ምህረት ያልተጠበቀው ባዛ ግንባር የከባድ የሽብር ጥቃትን ከመድረሱ በፊት ብዙዎች ጋዜጦች ናቸው በዚህ ርዕሰ ጉዳይ ላይ ተመለከቱት። አዛ የሚገኙ አሸባሪዎች ሐማስ እስራኤልን ለማጥቃት በዝግጅት ላይ ስለመሆናቸው የግብጽ መረጃ ድርጅት ለጠቅላይ ሚኒስትር ናታንያሁ አስጠንቅቀዋል። እንዲያውም በተደጋጋሚ እንደዚህ አይነት መረጃ ማስጠንቀቂያ ግብጽ ለጠቅላይ ሚኒስትሩ አስተላልፋለች ይላል። ግን ጠቅላይ ሚኒስትር ግን ውሸት፣ እንዲህ አይነት ከግብጽ መረጃ እንዲህ አይነት መረጃ አስቀድሞ ጦርነቱ ኦክቶበር 7 እንደዚህ መረጃ ማስጠንቀቂያ ደርሷል የሚለው ውሸት ነው ብለው አስተባብለውታል። በዚህ ዙሪያ ሁሉም ጋዜጦች በመጀመሪያ ገጽ ላይ ነው የተመለከቱት። ሌላው የመንግስትን ምርጫ በተመለከተ እንግዲህ ጥምር ፓርቲ ጥምር መንግስት ወይም ጉሽ ይሉታል ብሎክ የሆነ አንድ ቡድን እያቋቋሙ ያሉት መሪዎቹ እስካሁን የጥምሩ መንግስት ተቃዋሚ ፓርቲዎች ሊቀመንበር የነበረው ያይር ላፒድ ነበሩ። ትናንት ማታም ቴላቪቭ ከተማ ከሚገኝ መኖሪያ ቤታቸው እንግዲህ በአንድ ላይ ውህደት ጥምርት እንፈጥራለን የሚል ሀሳብ ያሏቸው እንደ የአይዘንኮት የዲሞክራሲ ፓርቲ መሪ የሆነው ደግሞ ያይር ጎላን እንዲሁም ማን ነው የበያሃድ ፓርቲ መሪ ቤኔት እንዲሁም የእስራኤል ቤቴኑ ፓርቲ መሪ አቪጊዶር ሊበርማን ተዋይተዋል። በውይይታቸው የምርጫውን ስኬታማ እንዲሆን ያው አንድነትን ማጠናከር አለብን፣ እርስ በርሳችን መወቃቀስ፣ አንዱ ሌላው መተቸት የለበትም፣ ህዝቡን ሰፊው ህዝብ ለምርጫ እንዲዘምት ለማድረግ በአንድ ላይ መስራት አለብን እያሉ ናቸው። እነሱ ስምምነትን ያው ሰነድ ላይ ፈርመዋል። በውይይታቸው በዚህ በደረሱበት ስምምነት አሁን እንዳይ ሆኖ ምርጫ ከመካሄዱ በፊት ማን እጩ የክነሴ ጠቅላይ ሚኒስትር አናስታውቅም፣ ለበፊቱ ጠቅላይ ሚኒስትር የሚሆነው ማን እንደሚሆነው ከክነሴት ከፓርላማ ምርጫ በኋላ ነው በይፋ የምናስታውቅ ማለታቸውን በዚሁ ጋዜጣ ላይ ዘግቧል። ሌላው በአዛ ግንባር ደግሞ በሚንሳፋፍ ተንሳፋፊ አጥቂ ነው፣ ራህፋን ይሉታል። በዚህ ላይ ሆኖ ቦምብ ያለበት ነው የእስራኤል ወታደሮች ባሉበት ጦር ሰፈር በአዛ ግንባር ይህ መሳሪያ ፈንድቶ ሁለት ተዋጊ ወታደሮች ሕይወታቸውን አጡ። ኦፌክ ሞአለም እና ናዳብ ካሊ ናቸው። ፎቶግራፋቸውን ያሳያል። ነፍሳቸውን ይማሉ። ያው በርስ አደጋ ነው። ከጠላት የተላከ ሳይሆን የመከላከያ ሰራዊትን መሳሪያ ነው ይላሉ። ያሳዝናል። ሌላው ማሪቭ አዎ እነዚህን በዚህ በመከላከያ ሰራዊታችን የሚያገለግሉ በደረሰው መስዋዕትነት ፎቶግራፋቸውን በመጀመሪያ ገጹ ላይ ያሳያል። ማሪ ብለታ ጋዜጣ ሻምበል ባሻ
ተጠባባቂው ወታደር ኦፌክ ሙአለም እና ሻምበል ባሻ ያው እሱም ተጠባባቂ በመሉኒክ በመናቸው ናዳብ ኬሊ በአገልግሎት ግዳጃቸውን በመወጣት ላይ እያሉ ነበረ በዚህ በሚንሰፋፊ በሆነው መሳሪያ በቦምብ ፈንድቶ ሕይወታቸውን አጥተዋል። ነፍሳቸውን ይማር ይላል። ወደ ሌላ ደግሞ የማስጠንቀቂያ ሽብር ጥቃት ከመፈጸሙ በፊት ደግሞ ከጠቅላይ ሚኒስትሩ ናታንያሁ የደረሳቸውን ማስጠንቀቂያ ከባዕዳን ሀገራት ከጎረቤት ከግብፅም ሳይቀር ማስጠንቀቂያ ደርስ ተቀብለው ነበረ፣ ግን ዝም ቸላ ብለውታል ነው የሚለው ማሪብ። እዛው ደግሞ የእሳቸውን ፎቶግራፍ እና ኦክቶበር ቅዳሜ ጠዋት ነው ጥቅምት ሰባት ጠዋት ላይ እንዴት አድርገው አሸባሪዎቹ አጥሮችን እየሰባበሩ በትራክተር ሁሉ በዛ አካባቢ የነበሩትን እየቀሙ እንዴት አድርገው በሩን እየሰበሩ ወደ እስራኤል ግዛት እንደገቡ የሚያሳይ ፎቶግራፍም ያሳያል በመጀመሪያ ገጹ ላይ። የኢራን እና የአሜሪካን

ኢራን አንድ የሰላም እቅድ ሀሳብ አቅርባ ነበረ። ለዚህ ለሰባት ቀን የተኩስ አቁም ይሁን የሚል ጥያቄ አቅርባለች። ግን ትራምፕ ውድቅ አድርገውታል። የኢራንን ሀሳብ ነው የሚለው። እንግዲህ ከብዙ በጥቂቱ የጋዜጦችን አምድ ዘገባ ይህን ይመስላል። ሙዚቃ

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል ከመምህር ሮቤን መሸሻ ጋር ቀጣዩን ቃለ ምልልስ እናደርጋለን። ውይይቱ በሚያተኩረው እንግዲህ በሀገራችን የፖለቲካ ተጨባጭ ሁኔታ አሁን ጥቅምት በፊታችን 27 ቀን ብሔራዊ የክነሴትና የፓርላማ ምርጫ ሊካሄድ ሆነና እንዲያው መቼም ይህን በተመለከተ እንዲያው በየቤቱ ዜጎች በተለይ በዋናነት ባልና ምስት ስለ ሀገሩ የፖለቲካ ተጨባጭ ሁኔታ እንዋያለን። ይህን በተመለከተ ተለያዩ ርዕሰ ጉዳዮች እንዋያለን። ይህን በተመለከተ እንዴት ይታያል በሚል ከዛ እግረ መንገዳችን ደግሞ በኢትዮጵያ በሰሜን በትግራይ አቅጣጫ አካባቢ ጦርነት ተቀሰቀሰ የሚል መረጃም ደረሰንና መጀመሪያ መምህር ሮቤን መሸሻ ጤና ይስጥልን፣ እንደምን አደርክ?
1: ጤና ይስጥልን ይሻያው፣ እንደምን አደርክ? ፋክቶኮት ሰማያ
0: አክስኮት ሳሚያህ፣ መልካም የዳስ በዓል ይሆንልን ለሁላችን። እንግዲህ ለሰባት ቀናት ያህል የዳስን በዓል እናከብራለን። እንኳን አደረሰን።
1: አሜን ሁላችን።
0: አሁን እንግዲህ እንደምታየው የፖለቲካ ውድድር ሽኩቻ ልበለው በየአቅጣጫው እንቅስቃሴ ተጣጣጥፏል። በዚህም በተመለከተ መቼም እንደምታውቀው ትምህርት ሲባል ትምህርት ልጆች ታታቂ ወጣቱ ትውልድ ትምህርት የሚማሩት በትምህርት ቤት ሳይሆን ዋናነት ትምህርት ከወላጆቻቸው ይማራሉ ይባላል። ከዛ ትምህርቱም ሌላ ደግሞ የፖለቲካ ሁኔታን በተመለከተ

0: በየቤቱ ባልና ምስቱ እንደው መቼም በመኖርበት የዲሞክራሲ ስርዓተ መንግስት እንደምታዩ የሐሳብ ልውውጥ የነጻነት አለና እንዴት ታየዋለህ? የፖለቲካ ርዕሰ ጉዳይን ሲነሳ ስላለው ተጨባጭ ሁኔታ ልዩነት የሮታ ዓለም አመለካከት አለ ወይ? ያን በተመለከተስ እንዴት ነው ምንፈታው? በየቤታችን እንዴት ነው ሮቤን?
1: ይኸውልህ አንደኛ የተከፍካቸውን ነገሮች ከሁለት እንክፈላቸው። ቤተሰብ የሚለው በተለይ በወላጆችና በልጆች ያለንበትን ወቅት ለያይተን ማወቅ አለብን። በአሁኑ ወቅት ስናየው ልጆቻችን በተለይ በትምህርት ቤት ያሉትን ተጨባጭ ነገሮች ትምህርትም ባዘልም ሆነ ጸባይንም ሆነ ሌላ መጥፎ ድርጊቶች እንዳይከሰቱ የሚለውን በከፍተኛ ሁኔታ ከመንግስት ይልቅ ወላጅ ኃላፊነትን መውሰድ ያለበት መስሎ የታየን በአሁኑ ወቅት። ምክንያቱም የልጅ ሁኔታ ፍሬ የምናገኘው ከልጆቻችን ስለሆነ በቤተሰብና በፖለቲካ ያለውን ነገር ለየት አድርገን ማየት ያስፈልጋን። በተለይ ይህንን ከዚህ ላይ ትዊት አደርግና የፖለቲካ ባልካቸው ሁኔታ በሀገራችን ይኸው እንግዲህ ከወር ያነሰ እየቀረነ ነው ምርጫው ሊካሄድ። ስለዚህ እያንዳንዱ ወላጅ ልጅም ሆነ ከ18 ዓመት በላይ ያለ በሙሉ ለመምረጥ ሁሉም በዝግጁ ላይ ነው ያለው። ዋናው ትልቁ ጥያቄ ምንድን ነው? በወላጆች በአባት በእናት እና በወንድም በእህት ከ18 ዓመት ባለው ሁኔታ ያለው የሪዮት ዓለም ለውጥ ምንን ይመስላል ብለህ ላልከው ሁኔታ ተመልከት፣ ከአንዳንድ ቦታዎች ተከስቶ ይታያል እና ካቶም ቤት የፈረሰበት ሁኔታ አለ። ይህን ስን እንግዲህ ከኛ ህብረተሰብ ከኢትዮጵያኖች ህብረተሰብ
0: ማለት የቤት መፍረስ ማለት ሮቢን፣ በዚህ ክርክርና ጭቅጭቅ ምክንያት ትዳር የተፈታበት አጋጣሚ
1: አለ? አጋጥሞኛል፣ ብዙ አጋጥሞኛል። ከኛ ህብረተሰብ አይደለም የኛ ህብረተሰብ በዚህ አጋጣሚ በእኛ ህብረተሰብ ላይ ያለው ሁኔታ የትምህርታዊ እያዘለ ነው የምናየው። በእኛ ህብረተሰብ ላይ በባልና በሚስት ያላቸውን የሪዮተ ዓለም ልዩነት ለይቶ የሚያውቅ መስሎ ነው የሚታይ የኛ ህብረተሰብ በአሁኑ ሰዓት። ስለዚህ ያለው ሁኔታ ምንድን ነው? ይሄ ነገር እንዳይደርስ እያንዳንዱ የሪዮተ ዓለም የተለየ እስከሆነ ድረስ የፖለቲካው ሁኔታ ማንኛውም ሰው በይፋ ሄዶ የሚመርጠው ሁኔታም አይደለም። ከሄድክ በኋላ ከምትገባበት ጊዜ ውስጣዊ ምርጫ ስለሆነ ማንን እንደመረጥ ስለማይታወቅ በዚህ አጋጣሚ በእኛ ህብረተሰብ ላይ ያለው ሁኔታ እጅግ በጣም ደስ የሚልና ውስጣዊ የሪዮት ዓለማቸውን የመብታቸውን የሚጠቀሙ ህብረተሰብ በእኛ ላይ ጎልቶ የታያል ደስ የሚል ሁኔታ ነው። በነጮች በኩል ግና በምታይበት ጊዜ ብዙ ክርክር አለ። በባልና በሚስት አንዱ ሌላውን ያምናል፣ አንዱኛው ሌላውን እንትን ይላል። ይህ አይነት ሁኔታዎች ተከስቶ ይታያል። ይህን ነገር ግና እንግዲህ ቆይተን የምናየው ሁኔታውና ማን ማን ይመረጥ የሚለው ሁኔታ ሁላችንም ቆይተን የምናየው ሁኔታ ነው። ግን በምናይበት ጊዜ ሻያው ስለ ፖለቲካ ስለ እስራኤል ፖለቲካ በምታይበት ጊዜ በጣም የሚዘገንን ሁኔታ ነው። የእኛ የእስራኤል ጠቅላይ ሚኒስትር ቢንያም ናታንያሁ በተባበሩት መንግስታት ንግግር ያደረጉት ሁኔታ እጅግ በጣም የሚደነቅና የሀገራችንን ሁኔታ ተጨባጭ ሁኔታ የእስራኤል ስንት ያህል ትክክለኛ እንደሆነችና እስራኤልን የሚያወግዙ እስራኤልንም የሚያጣጥሉትን መሪዎች ለምሳሌ እንደ ኤርዶዋን እንደ ኒውዮርክ ያለው ከንቲባ እነሱን በመጥቀስ የፈረንሳይን ፕሬዚዳንት እነሱን በመጥቀስ ያደረገው ንግግርና ከፍተኛው ወቀሳ እጅግ በጣም ሁላችንም ደስ ብሎናል። ይሄንን ሁኔታ ግን በነጮች በኩል በአንዳንድ ሁኔታዎች የምታየው ሁኔታ አነጋገሩን አሹፎ የተናገሩ መስሎ ነው የሚታየው።
0: በእንዲህ እንዳለ እንግዲህ በዋናነት መቼም መዲናት እስራኤል ከተቋቋመችበት ጊዜ አንስቶ እንደ መርህ የምትከተለው በጽዮናዊ የህዝቧን ኃይል የህዝቧን ብዛት የማጠናከር እና ይችን ሀገር ማልማት ማስፋፋት ስለሆነ ያው በስደት ዓለም የነበሩት ዩዳያን የተቀበለችም ታስተናግድ ሀገር እንደሆነ መጠን ሁሉም ከአፍሪካም ከኢትዮጵያም ከአውሮፓ ከሩሲያ ከአሜሪካም የሚመጡት ወደ እስራኤል የሚመጡት ዩዳያን ከአዳዲስ ባህል ወግና ልማድ ኖቪሶ ቢመጣ አሁንኛዎቹ በሀገር ኢትዮጵያ የፖለቲካ ጨዋታ እንደ እስራኤል አይነቱ ለየት ያለ ነው። ለምን ፖለቲካ እንዴት ነው? የቤት ውስጥ የባልና ምስት ደግሞ ስለ ፖለቲካ ደግሞ ተነስቶ እንዲህ አይነት ክርክር የለም። ባልየው በዚህ ቡድን የዚህ ድርጅት ብሎ ካለ እናቱም ምስቱም ግድ ወደደችም አልወደደችም ትከተላለች። እንደው ባል ተሳስቸ ከሆነ እርማት አሁን ይህን በተመለከተ አሁን ባለው ቅድም ምላሽ ለመስጠት እንደሞከርከው የምርጫው የሚካሄደው ለየትኛው ፓርቲ እንደመሆኑ ምስጢራዊ ነው ብለሃል። ግን ግልጽ በሆነ ያን በምርጫው ጣቢያ ነው እንግዲህ እያንዳንዱ ዲሞክራሲ መብቱን እንትን የሚለው በምስጢራዊ በሆነ ሁኔታ ነው የሚመርጠውን መሪ የሚመርጠውን ፓርቲ የሚመርጠው። ግን በግልጽነት የሚወያይበት በሳሎን ውስጥ ተቀምጠን ግምገማ እናደርጋለን በእርሳችን፣ ይህ መንግስት ትክክል ነው፣ ይህ መንግስት ትክክል አይደለም፣ ይህኛው ፓርቲ ጥሩ ነው፣ ያኛው ለሀገራችን አይጠቅምም የሚል መቼም ክርክር አለ። ይህን ሲነሳ አንተ ቅድም እንዳልከው እንዲያው ትዳር የተፈታበት ሁኔታ እንደነበረ ብለሃል። አሁን ይህን ግን አንተ ሲያጋጥምህ በቤትህ እንዴት ነው የምታጣጥመው?
1: ይኸውልህ አንደኛ ማወቅ ያለብን ምንድን ነው፣ ቅድም ያቀረብከው ሁኔታ ነበረ። እስራኤል ሀገር ከተለያዩ ሀገራት የመጡባት ሀገር ናት። ብዙ ባህል ያለባት፣ ብዙ ቋንቋዎች አሉባት። ዋናው ጥያቄ ምንድን ነው፣ ወደዚህ ሊመጡ ያስገደዳቸው ምንድን ነው? ለመምጠት ሁለት ነገሮች አሉ። አንደኛው ጽዮናውያነትና ሃይማኖትን ባስመለከተ ታሪክ ተጠንቶ ያደረጉት ድርጊት ነው እና ከውጭ ሀገር ያሉ አንቲሴሚዮት ነገር ሲካሄድ በይሁዳን ላይ ጭፍጨፋ ሲደረግ እኛ የራሳችን መሬት ቦታ ያስፈልገናል ራሳችን የምንጠብቅበት ብለው እንደመጡ ሁላችንም እናውቃለን። ከመጣም በኋላ ግና ወደ ሌላ ፖለቲካን በምናይበት ጊዜ ኪጮኒ ወይም ደግሞ ሌት ያለ እስራኤል ለፓለስቲንም ሆነ ከእስራኤል ጋር በአንድ ላይ ሆኖ ሀገር ማቋቋም አላቸው አንዲቱን ሀገር ለሁለት ሆኑ የሚውሉ የፖለቲካ ፓርቲዎች አሉ። ከነውስቱ ውስጥም ይሁዳያኖች አሉበት። ስለዚህ እነዚህን ስንጠይቅ ምንድን ነው ወደ ውጭ ሀገር እንደተበተነው ዙሮን እንበተን ብላችሁ ለመጠየቅ ነው ብለህ በምጠይቅበት ጊዜ መልስ የሚሰጥ እኳ የለም። እኔ ሳስበው በምናይበት ጊዜ ማንን ሄደው ለመምረጥ የዚህ አይነት ሀሳብ ርዕዮተ ዓለም ያላቸው ስንት ያህል ትክክል አለመሆኑን የሚያሳይ ሁኔታ ነው። ስለዚህ በተቻለ መጠንም ቢሆን በየትምህርት ቤትም ሆነ በየቦታውም ሆነ ምርጫውን ሳይመለከት በእስራኤል ሀገር የሚካሄደው ስነ ስርዓት የምርጫው ስነ ስርዓት ምንን ይመስላል የሚለው ሁኔታ ብዙሀኑ ስትገነዘበው አብዛኛውን ጊዜ አንዳንድ ቂጾኒ ወይም ደግሞ ለየት ያሉትን የፖለቲካ ክፍሎችንን አግለው ነው የምታይ። ምክንያቱም ያላቸው አስተሳሰብና ያላቸው አያያዝ ለሀገሪቱ መጥፎ ነገር እንዲደርስ የሚያደርጉ የፖለቲካ ክፍሎች አሉ። ለዚህ ነገር መራቅና ለህብረተሰባችን ልጆቻችን በደንባችን የማስተማር ሁኔታ ከኛ ከወላጅም ሆነ ከትምህርት ቤት ትምህርት የሚማሩበት ቦታ እዛም ይህንን ሁኔታ መማር የሚቻልበት ሁኔታ መሆን አለበት ብዬ ነው የማስበው።
0: በጣም እንግዲህ ይህን ለመቋጨት እንግዲህ በዋናነት በባልና ምስት መካከል ያተኮረ ጥያቄ ነው ያነሳሁት እና እንዲሁ የፖለቲካ ሲነሳ በክርክር በቤታችን ውስጥ ስንወያይ መቼም አዎ እንግዲህ ማንም ምርጫው የእያንዳንዱ መከበር አለበት። ባልም ምስትም ሆነ ምልህ በጣም የከረረ ክርክር እኔ ያልኩት የምፈልገውን ፓርቲ ምረጥ ወይም ምረጭ በሚል አንጻር ደግሞ የሚያራርቅ የመፋታት ደረጃ መድረስ የለበትም። ሰላማዊ በሆነ ሁኔታ ያው ነገር መቻቻ አላስፈላጊ ነው አደ ለማለት ያህል ነውና እና በዚህ ላይ የምትለው ካለ ወደ ቢቀጥለው ወርሰ
1: አዎ እዚህ ላይ ማወቅ ያለብን ምንድነው ተመርከዝ መጀመሪያ ደረጃ እዚህ ሀገር አንዱ አንዱን የማያስገድድበት ሁኔታ ነው ያለ። ስለዚህ መሆን ያለበት በተለይ በዚህ አይነት ሁኔታ ለህብረተሰብ የማስተላልፈው ምንድነው የፖለቲካ ሁኔታ ውዝግብ ከቤት እንዳይፈጠር ከሌካል የሚመርጣል እኔ ያልሽው ምረጭ እኔ ያልከው ምረጥ የሚለው ነገር እንዳይነሳ አሁንም ብስል ወገን ስላለን ወገናችን እዚህ ይህንን ነገር ብስለቱነን ጠንክሮን ብስለተኛ እንዲሆን ማድረግ እንዳለበት ጥሪ በወገናችን ላይ ከፍተኛ ጥሪ ያቀርባለን።
0: በጣም ግሩም። እንግዲህ ወደ ሁለተኛው ወቅታዊ ርዕሰ ጉዳይ በሰሜኑ ኢትዮጵያ በትግራይ ህወሓት የሰኘው ወታደራዊ ኃይልና የኢትዮጵያ ማዕከላዊ መንግስት መካከል ደግሞ ባለፈው ሮብ እንደገና ጦርነቱ ውጊያ ተቀሰቀሰ የሚሉ የተለያዩ ሚዲያዎች ዘገቡ። እንዴት ታየዋለህ ይህን ሁኔታ?
1: አንደኛ ትውልድ ሀገራችን ኢትዮጵያ አሁን በአሁኑ ወቅት የሚሰማው በሶሻል ሚዲያ የሚነገሩት ነገሮች ሁላችንም ማንኛውንም የተወለድክባት ሀገር ከዚህ ደረጃ በመድረሷ ሁላችንም ያሳስበናል። በእውነት ለመናገር ካስፈለገ ሌላው በምታይበት ጊዜ በአሁኑ ያለው የመንግስት ሁኔታ ምንድን ነው ያለው የርዕዮተ ዓለም አያያዙና ኢዲዮሎጂው ምንድን ነው ከምዕራቡ ጋር የተያያዘ መስሎ ነው የምታየው። ስለዚህ አንድን ነገር በለውጥ በምታረግበት ጊዜ መሰረት ይዘህ ወይንም ደግሞ በስነ ስርዓት ነገሮችን በቀስታ የምታደርገው ሁኔታ ነው እንጂ የመቶ ዓመት የፖለቲካ አካሄድና የኢትዮጵያውን ምስቅልቅል ሁኔታ ባንደስ የሆነው እለውጣለሁ ብለመነሳቱ ይሄ ጥሩ ውጤት ሊሰጥህ አይችልም። ስለዚህ ይሄንን የሚካሄደውን ለውጥ በኢትዮጵያ ያለውን ሁኔታ ለውጥ ስታይ ህብረተሰቡ ለዚህ ነገር ዝግጁ አይደለም። ስለዚህ ያለውን ግጭት ያለውን ጦርነት ያለውን የሃይማኖትና ያለውን ጠቅላላ ለውጥ ጎንደሬ ትግሬ የተለያዩ ብሔረሰቦችን እየጠራ ለእያንዳንዱ ግሩፕ የፖለቲካ ግሩፕ መመስረት ለሀገሪቱ ከፍተኛ የሆነ ውድቀትና መሰናክል ሁኔታ እየፈጠረ ነው የሚታየው። የዚህ ውጤት ነው አሁን ለምሳሌ ያለው ሁኔታው የመንግስት ለውጥ በአንድ ጊዜ የምዕራቡን ፖለቲካ ወይም የምዕራቡን ስልጥና እናደርጋለን ብለህ በምትነሳበት ጊዜ ይሄ ነገር የማይስማማው ክፍል አለ። ስለዚህ ያለው ሁኔታ እጅግ በጣም የሚያስፈራና እጅግ በጣም የሚያሳዝን ሁኔታ ነው። በኢትዮጵያ የሚካሄደው ሁኔታ በተለያዩ ሶሻል ሚዲያዎች እንደምንከታተለው ከሆነ
0: የውጭ ኃይሎች በምስራቅ አፍሪካ በኢትዮጵያ ጎረቤት ሀገሮችም በቅርብም በሩቅም የሚገኙም ምናልባት ለማተራመስ በዚህ ጣልቃ እየገቡ ጫና የሚያደርጉ ሀገሮች እንዳሉ ይነገከለ ከለቢ ባልጠቅሰውም እነሱም ተጽዕኖ እያሳደሩ ናቸው። አሁን ወደ 7 የሚሆኑ ጥምርት ቡድኖች አንድነት መንግስትን ለመጣል በሚል አንድ የተፈራረሙበት ስምምነት እንዳለ ይነገራል። እና በዚህ ላይ እንዴት ነው
1: በጣም ያሳየው ሀገራችንን ምንጊዜም ቢሆን የውጭ መንግስታት ኢትዮጵያንን እንድትበለጽግ ሳይሆን ኢትዮጵያን እንድትንኮታኮት የሚጥሩ ናቸው። ከእነሱ ስለመጥቀስ ያለ ምሳሌ ግብፅን ብትወስድ ሌላች ሀገሮችም አሉ። በኢትዮጵያ ላይ የሚያደርጉት የሚያሳዝን ሁኔታ ሁላችንም የሚቆጭ ሁኔታ ነው። ሌላው በምታይበት ጊዜ ተጽፎ የነበረው ትናንትና በሶሻል ሚዲያ ምንድን ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢትዮጵያን ጠቅላይ ሚኒስትር ከሀገራቸው አስወጥቶ ከሆነ ቦታ ሊወስድ የሚሉ ዘገባ ተዘግቧል። በጉልበት ነው እንግዲህ በስምምነት ሳይሆን ይህን ለማድረግ የአሜሪካ መንግስት ወስኗል የሚባል ነገር ተጽፏል። እነዚህ ሁኔታ የውጭ ሀገር እንደ አሜሪካም ሆነ እንደ ግብፅም ሆነ እንዲሁም ሌሎች ሀገሮች ለመጥቀስ ብዙዎችን ያልስማቸውን አላስታውስም በአሁኑ ሰዓት። ስለዚህ እነዚህ ሀገራቶች በኢትዮጵያ ላይ የሚያደርጉት ሂደትና የሚያደርጉት ከፍተኛ መጥፎ ሙከራ ለሀገራችን ከፍተኛ የሆነ ውድቀት ሀገራችን ስለ ኢትዮጵያን ሀገራችን ናት ከፍተኛ ውድቀት እየጣለባት መሆኑ ሁላችንም እየተመለከትን ነው በአሁኑ ወቅት።
0: አዎ፣ ለዛሽ ለቱርድ ሀገራችን ኢትዮጵያ ሁላችን እናስባለን። ሰላም ዲሰፕን የሁላችን ብሩክ ተስፋ ነውና ይህን ነገር በቀጣይነት ምንመለከተው እርሰ ጉዳይ ነውና የሰጠው ገለጻ ባጭሩ በጣም እናመሰግናለን መምህር ሮቤል መሸሻ።
1: እኔም አመሰግናለሁ ለምድረ እስራኤል ለታሪክ ሀገራችን ለእስራኤልም ለትውልድ ሀገራችን ለኢትዮጵያ ሰላም ይላክልን እላለሁ። ሀግ ሱቆት ሰሚያ
0: መልካም ቀን ሸቡዋ ቶቭ።

0: ከዚህ በመቀጠል ከአቶ ተበጀ መሃሪ ጋር ስለ ዳስ በዓል የስኮት ዓመት በዓል በቀጣዩ ከሳቸው ጋር አቶ ተበጀ ተናስተልን
1: አውሮስተን ጋሽ ሻያው ተናስተልን እንዴት አደራችሁ? ሻዋጦ እንዲሁም ስኮት ሰሚያህ ለዚህ ላደረሰን አምላክ ክብር ምስጋናው ለጌታ ይግባ። እግዚአብሔር አገሪቱን ሰላም ያድርግልን።
0: አሜን።
1: ያልኩ አምና እንደሆኑ ተቆቃ ነበረ አምናም ተቻምናም ዛሬ ግን ትንሽ ክብለን ሰንብተናል እና እግዚአብሔር አሁንም መጨረሻውን ያሳምርልን። ወታደሮቻችን እግዚአብሔር ይጠብቅልን። ሰላም ለእስራኤል አገር ሰላም። አሁንም ብዙ እየሰማው ነው በኢትዮጵያም ይሁን በመዲናት እስራኤልም ያለነውንም እግዚአብሔር ሰላም ያድርግልን።
0: አሜን። የሁላችን ተስፋ ምኞት ነውና እንግዲህ ስኮት የዳስ በዓል ከህዝብ እስራኤል ከልጅ ልጅ ወር ሲወረድ ለብዙ በየዓመቱ የምናከብረው ለሰባት ቀናት በዳስ ሆነን እያከበርነው ዛሬ ሁለተኛውን ቀን ያዝንና እንዴት እስኪ ስለዚህ በዓል ያስተምረን?
1: በጣም ጥሩ ነው። መጀመሪያ በአገሪቱ በእኛ ባለንበት ወንጩ በእውነት የተቀደሰ ቄስ አለን። ይህን ቄሳችን ከወጣቱ ጋር ሆኖ አሁንም በዕብራይስጥ ከወጣቱ በዕብራይስጥ ከሽማግሌው እንዲኸው በተለመደው በአማርኛችን ቋንቋ በጸሎት በዝማሬ አሁንም እንደዋልን እንዳደርን ከብርሃን ተረቀ ጀምረን እስካሁን ድረስ ያለ ነው። በጸሎት በልመና ነው። አምላክ እሱ ይስማን። እንደተጻፈውም ከወሪት አሁንም ከወሪት ዘኍልቍም ከምዕራፍ 29 ከወሪት ዘሌዋውያንም አሁንም ከምዕራፍ 26 ያለውን እነዚህን ሁሉ ስንተማር የሰነበትንበት ነው። ዛሬም የዳስ በዓልም ይኸው ከትናንትናው ጀምሮም ይሄ ዳስ በዓል ከዚያን ይዞ አሁንም በዳስ ውስጥ እንድትቀመጡ ሰባት ቀን በመጀመሪያው የተከበረ ቅድስት ይሆንላችሁ፣ በመጨረሻውም በስምንተኛው ቀንም የተቀደሰ በዓል ይሆንላችሁ። አንድ ስራ እንዳሰሩባት ብሎ ያዘዘው ትእዛዝ ይህንን ለእስራኤል ትእዛዝ ነው። እስራኤል እንዳንሳሳት ጠብቀን እንድናሳልፋት ነው። ከዚያ ባለመጸለት ሲባል አሁን ዛሬ ከወሪት ዘጸአት ከወሪት ዘሌዋውያን ከወሪት ዘኍልቍ እያልን እንላለን እንጂ ከመጀመሪያው አሁንም ኩፋሌ ወሪት ወይም መጽሐፈ ኩፋሌ ከምንለው ይስሐቅ የተወለደበት ቀንና አባታችን አብርሃም የተደሰተበት ቀን ከምዕራፍ መጽሐፈ ኩፋሌ ከምዕራፍ 13 ከቁጥር 16 ስንመለከት አብርሃም ዳስ ሰርቶ ልጁ ይስሐቅ በተወለደበት ጊዜ የተወለደበትን ዘመን ያስተዋሰ ነው። ለዘላለሙ የሚኖር እውነተኛ ልጅ ይስሐቅ ከእርሱ እንደተወለደ ስላወቀና ስለተረዳ ፍቃዱንም ለመፈጸም ፈጥሮታልና አዳምንም የፈጠረ አምላኩንም አመሰገነው። ሁሉንም እንዳደረገ እንደ እርሱ የሆነ ይሆን ዘንድ ከእርሱም የከበረ ልጅ ተወለደ። ደስ ብሎት አከበራት። የዚያችንም በዓል ስሙ አንም የእግዚአብሔር በዓል አላት። ይህችንም በዓል ልዑል አምላክ ደስ ብሎት የሚቀበልባት የእግዚአብሔር በዓል አላት። ለዘላለሙ አከበር ነው። ከእርሱም በኋላ ከሚነሳ ልጆቹንም ሁሉ ምስክር ሊሆን በሰማይ ጽላት እንደተጻፈ በጊዜው ጊዜ ያችን በዓል አድርጎ በዚህም በዓል ጸንቶ የሚኖርባት ዘመንም ሁሉ አከበረው። ስለዚህም ነገር ለእስራኤል ሕግ ሊሆን በሰማይ ጽላት ተጻፈ። እስከ ዕለተ መጽአተ ድረስ ባለ ዘመኑ ሁሉ ለልጆቻቸው የዘላለም ሕግ ሊሆን እግዚአብሔር ወዶ ሊቀበለው በሰባተኛው ወር ደስ ብሏቸው ሰባት ቀን በጥላ እንደሚደረግ በዓል የሚያከብሩ የሆኑ ዘንድ ተጻፈ። በዓሉንም ያደርጉ ዘንድ በጥላም ይቀመጡ ዘንድ በራሳቸው ማክሊል ይደፉ ዘንድ ከፈሳሽ የሃያውን ቅጠልም ጫፍ ይይዙ ዘንድ በእስራኤል የዘላለም ሥርዓት ሆኖ ተጽፏልና ለዚህም ሥርዓት የተወሰነ ዘመን የለውም። አብርሃም የሰሌንን ቅርንጫፍ ለጋውን ያማረ የእንጨትንም ፍሬ ይዞ በየቀኑ ዘንባባውንም ይዞ ሰባት ቀን የመሰዊያውን ዙሪያ ይዞር ነበረ ሲል ይህንን የሚያስረዳን። ከዚያም ደግሞ ያዕቆብ አባታችን በላባን አገር ኑሮ ሲመለስ ቤተሰቡን ይዞ ሲመጣ በጌሌላ ተራራ ላይ ዳስ ለከፍቶቹም ሰራ፣ ለሱም ሰርቶ ስኮት ብሎ እንደጠራ ይህን የሚያስረዳን ከኦሪት ዘፍጥረት ከምዕራፍ 33 ከቁጥር 16 ላይ ይህንን ሁሉ ያስረዳናል። የዳስ በዓል በአንድ ላይ የሚጻፍ አይደለም። ከአምስት ከስድስት ላይ ስንመረምር አሁንም ኦሪታችን ላይ ተጽፎ የተቀመጠ ነው። ይሄ የተከበረ ለዘላለም እንድታከብሩት ብሎም እስከ መጨረሻው ምጽአት ማለት እስከ መጨረሻ ዓለም እስከሚያበቃ ድረስ እንዲከበር ብሎ ያዘዘው እንጂ የተወሰነ ጊዜ የለውም። አሁንም ያለነውን እግዚአብሔር አምላካችን አሁን ለጽድቅ ቁጠርልን፣ እሱ ይቀበለን እግዚአብሔር ነው የምለው።
0: በጣም ግሩም በእውነት ከኦሪት ጠቅሰው ጥሩ ስለ ስኮት ገለጽክልን፣ እናመሰግናለን። አሁን በዘመናዊ መኖሪያ ቤቶች ህንፃዎች እንኖራለን። በየአመቱ ግን ያቀርቶ ደግሞ በስኮ በቅጠል የተሰራ ዳስ የምንኖርበት ለምንድን ነው? ባጭሩ
1: ያው በእውነት በፊትም ባለፈው አመትም በኢትዮጵያ ውስጥ ሙላውም ዳስ ባይሰራ እንደው አንተ በጣም ሀካም ነህ፣ በእውነት አመሰግናለሁ። ቤቱ በእንደ ዳስ ማለት ነው ካብ ስላልነበረ ያም ይቆጥርልናል ስላልክ፣ አሁንም እርግጥ እዚህ ሀገር እርግጥ ዳስ ተሰርቷል። ዳስ እግዚአብሔር እንዳለነ ሁኖ ቀርቶ የሀያ ዛፍ አናገኝም እንጂ በሰሌን ዛፎች ተሰርተዋል። ከኢትዮጵያም የነበሩትም በእውነታ ምናምን እንዳዘ እንደነገርከኝ ራሴን የገባ ራሱ ቤቱ እንደ ዳስ ማለት ነው ያልከው ሳላመሰግንህ አላልፍም። እዚህ ግን ሙላው ሰርተናል፣ ሁሉ ሰርቷል። ግን የሰሌን ቅርንጫፍ እንጂ ሀያ ዛፍ አደስ ይህን ግን የሉም። እንግዲህ ምን እናደርጋለን። ብዙ ፍራፍሬዎች ግና ተይዘዋል፣ እየጠበቁን ነው፣ እያያዝነም ነው።
0: እንግዲህ የጥንት ከህዝበ እስራኤል አወጣጥ ከግብፅ ምድር በሲናይ በረሃ ለአርባ ዓመት ያህል ቆይታቸው ኑሯቸው ልክ በዳስ እንደሆነ የሚያስታውስ ነገር ነው። እና በዚህ ማጠቃለያ
1: እሱ እርግጥነቴ ነው። በዚህ አርባ ዓመት የተቀመጡበት ትንሽ እግዚአብሔርን ስላስቀየሙት ነው። የአርባ ዓመት የተቀመጡበት የአርባይቱን ቀን በደል አሁንም ቀኗን ዓመት ቆጥሮ እግዚአብሔር የተቆጣው ነው። ይህን ራሱን የቻለ ነው። ይሄ ዳስ በዓል ይችን አርግ ያለ በዓመት አንድ ጊዜ ነው። ያን ግን የእግዚአብሔር ቁጣ ነው። አርባ ቀን አስቆጡት። አርባ ቀን መጥተው ያችን አርባ ቀን አገሪቱ ጅል ናት በማለት ብዙዎች ከአስራ ሁለቱ ነገድ አስሩ ሰዎች አገሪቱን አቀልሏት። ለአስሩ ሰዎች ሲል ግን አርባ ቀን የተቆጣትን ቀን አርባ ዓመት ያደረገው ያን ብቻውን የያዘ ነው። ከዚህ ሊዘነቅ አይችልም። እግዚአብሔርን አናስቀይም። አንድ ጊዜ እግዚአብሔር ተቀይሞ አንድ ቀን ብቻ አይቀየምም። የአንዲቱን ቀን በደል ከስንት ዓመት ነው የሚወስዳት?
0: በጣም እናመሰግናለን። የሚቀጥለው ዓመት በሰላም እግዚአብሔር ክፍል ክፍ አድርጎ ሁላችን ያደርሰን። እናመሰግናለን። ሸዋቶ
1: ሀግ ስኮት ሰሚያ አመሰግናለሁ። ሻያው እግዚአብሔር ስልህ ከርሞ ሰበለን። ሰላም ሰላም፣ ጤና ይስጥልን።
0: ሸዋቶ አቶ ተበጀ መሀሪ
1: ሸዋቶ።
0: አድማጮች ልክ 7 ሰዓት ላይ አጠናቀቅን የጠዋቱን ስርጭታችን። በቀኑ ልክ አንድ ከቀኑ 1 ሰዓት ላይ በሰላም ያገናኘን። መልካም ቀን ሸዋቶ፣ መልካም ሳምንት። ሀግ ስኮት ሰሚያህ።

0: ና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ሸዋቶፍ ማዲም ለሲምካ እለቱ እንደ እብራይን ዘመን አቆጣጠር ዮምርሾን ቴትዛይን በትሽሬ ታፍሽን በይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 27 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 17 ቀን 2019 ዓ.ም ነው። ከሰዓት በኋላ የአማርኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድቦራ ሳይሳ ስትሆን የፕሮግራም አጠናካሪ ሃና አስፈራውናት። የስቱዲዮ ተረኛ አስተናጋጆች ይሻየው ደጉና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ዛሬ እንደተለመደው ከእናንተ ጋር እናደርገው መደበኛው ውይይታችን ይቀጥላል። ከአድማጮች ጋር አሁን የለቱ ዜና በይሻየው ደጉ ተዘጋጅቶ ይቀርባል። ሻየው ከዛ በፊት አክሰሚያህ ሙአዲም ለሲምካ እንኳን አደረሰ።
1: መልካም ዳስ ባላው ግዲህ ከመጀመሪያው ከትናንት ቅዳሜ መጀመሪያው የስኮት የተቀ ደሳ በባል ይሁንላችሁ ኦሪት ብሏል እግዚአብሔር። አሁን እንግዲህ ለሰባት ቀናት በዳስ አመት ባል እንሰነብታለን ማለት ነው። እና ከርሞ ሰይበልን
0: ከርሞ ሰይበልን እናመሰግናለን። እንግዲህ አዎ ዛም በኋላ ቆይተን ምን ወያይበታለን በሰፊው ስለ በዓሉም። ከዛ በፊት እንግዲህ ዜናውን አዘጋጅተህ ቀርበሃል፣ ወደ ዜናው እንለፍ።
1: መክፈቻም ማይክሮፎን አስረከብሽኝ፣ አመሰግናለሁ ወርቅነሽ። አርስተ ዜና፣ የእስራኤል መከላከያ ሰራዊት በአዛ የሚገኙ አሸባሪዎች ድርጅቶች ታዳጊ ልጆችን መጠቀማቸውን የሚያሳይ ተጨማሪ ማረጋገጫ ይፋ አደረገም። ሐማስ ከጠለፈው በኋላ በድርድር ተለቆ ወደ እስራኤል የተመለሰው የማታን ወላጅ እናቱ ወይዘሮ ጻንግኦር ጠቅላይ ሚኒስትር ናታንያሁን በጥብቅ አወገዟቸው። የመከላከያ ኃይሎች በኖዋ አርግማኒ ከኖቫ የሙዚቃ ድግስ ፌስቲቫል የተጠለፉትን አሸባሪ አዛ ውስጥ እያለ ደመሰሱት። አወዛጋቢው ኢናዛ የተሰኘው ፊልም ትናንትና በኒውዮርክ ከተማ የፊልም ፌስቲቫል ላይ ለሕዝብ ለእይታ ቀረበ። በኔፓል ከባድ ኃይለኛ አውሎ ንፋስ ተከሰተ። በአስርት የሚቆጠሩ እስራኤላውያን በችግር ላይ ናቸው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ሐማስ ከጠለፈ በኋላ ከድርድር ተለቆ ወደ እስራኤል የተመለሰው የማታን ወላጅ እናቱ ወይዘሮ ኢናቭ ጻንግኦን ጥቅምት 7 የሽብር ጥቃት ከመድረሱ በፊት ከውጭ መረጃ ድርጅት ማስጠንቀቂያ ተቀብሏል የተባሉት ጠቅላይ ሚኒስትር ቢንያሚን ናታንያሁን አጥብቀው አወገዟቸው። ጠቅላይ ሚኒስትር እና መልእክቶቻቸው ባልደረቦቻቸው ከእውነት ለመሸሽ ሁልጊዜ የሚያደርጉትን ሙከራ እንመለከታለን። ባለፉት ጥቂት ቀናት ብቻ ከበርካታ አገሮች ስለደረሱ ማስጠንቀቂያዎች የወጡትን ሪፖርቶች ተመልክተናል። በኒውዮርክ ታይምስ ላይ የወጣው የምርመራ ዘገባ በአትላንቲክ ላይ የወጣውን ጽሑፍ ራሴም ይዤ እየተገረምኩ ነው። ይህን ያለ ይህን ውድቀት ላይ ይዘው አሁን በአንድ እጃቸው ጠቅላይ ሚኒስትሩ ያው ለመመረጥ ለሕዝብን ድጋፍ ይጠይቃሉ፣ በሌላ በኩል ደግሞ በዚህ የኦክቶበር ጥቅምት 7 የሽብር ጥቃት መረጃ እየደረሳቸው ይህን አልተከላከሉም በማለት አጥብቀው ወቅሰዋቸዋል። የመከላከያ ኃይሎችም የኖዋ አርግማን ከኖቫ የሙዚቃ ድግስ ፌስቲቫል የተጠለፉትን አሸባሪ አዛ ውስጥ ደመሰሱት። አሸባሪው ሳካር ወጣቷን ኖዋ አርግማን የጠለፈችበትን ሞተር ሳይክል ከነዳ ከሶስት ዓመታት ገደማ በኋላ በኑሳይሪት ሰፈር አካባቢ በተፈጸመ የአየር ጥቃት ተገሏል። ቃል አቀባያችን ኢታይ ብሎምንታል እንደዘገበው ኖዋ አርግማኒ ከተጠለፈች አዛ ውስጥ ከስምንት ወራት ቆይታ በኋላ ከሶስት ተጨማሪ እስራኤላውያን ጋር ተለቀው በሕይወት ወደ እስራኤል መመለሳቸውን ያስታውሳል። የያይር ጎላን የዲሞክራቲክ ፓርቲ መሪ መግለጫቸውና የሌሊራን አቢሻር ቤን ሆሪን የባህድ ፓርቲ አባል የቀድሞ የመገናኛ ብዙሃን ሚኒስተር ቢሮ ዋና ኃላፊዋ ምላሽ ዝርዝር ሰጡም። የዲሞክራቲክ ፓርቲ መሪ ያይር ጎላን በመጪው አዲስ መንግስት የአረብ ማህበረሰብን የሚወክሉ እንደ ማንሱር አባስ የመሳሰሉ ፓርቲዎች በመንግስት ይሳተፋሉ ሲሉ በካን ረሸት ቤት ሬዲዮ ላይ ላደረጉት ንግግር የባህድ ፓርቲ አባሏ ሊራን አቢሻር ቤን ሆሪን የሰጡት ምላሽ እሱ የሚያስበውን መናገር ይችላል፣ በመጨረሻ እዚህ የመንግስት ምርት አደረጃጀት ይኖራል፣ ይህንን የጥምርት አደረጃጀት የሚመራም አካል ይኖራል፣ እንዲሁም እዚህ ምን አይነት መንግስት እንደሚኖር የመንግስት አደረጃጀትም ሆነ የስልጣን ክፍፍል ከምርጫው አንድ ቀን በፊት እንደሚወሰን አስበዋል ነው ያሉትም። የእስራኤል መከላከያ ሰራዊት ሌሊቱን በደቡብ ሊባኖስ በእስራኤል ቁጥጥር ስር ባለ የጸጥታ ቀጠና ውስጥ በሚገኝ በርካታ ምንድሮች ውስጥ የሂዝቦላ የእንቅስቃሴ ተቋማትን አጠቃም። በእንዲህ እንዳለም አንድ የእስራኤል መከላከያ ምንጭ ለሳውዲ አረቢያ አልሃዳት ቴሌቪዥን ጣቢያ እንደገለጹት ሂዝቦላ በቦታ ላይ ባለው ሁኔታ መሰረት በሊባኖስ ውስጥ ኃይሉን እንደገና እየገነባ ይገኛል። ከተደራጀ ወታደራዊ ኃይልነቱን ወደ ተለያዩ አካባቢዎች ተበታትኖ ወደሚገኙ ትናንሽ ቡድኖች እየተለወጠ ነው። ሆኖም መኖሩ አሁንም ስጋት ፈጣሪ እንደሆነ ነው ብሏል። የእስራኤል መከላከያ ሰራዊት በዛ የሚገኙ የሽብር ድርጅቶች ታዳጊ ልጆችን መጠቀማቸውን የሚያሳይ ተጨማሪ ማረጋገጫ ይፋ አደረገዋል። በዛ ውስጥ ያለም ያለ ሰው አውሮፕላን ድሮን በተቀረጸ ቪዲዮ ላይ አንድ ፍልስጤማዊ ታዳጊ ልጅ የጦር መሳሪያ ወደ ማዕከላዊ ካምፖች ኑስራይት የመሳሰሉት ውስጥ ወደሚገኝ ቤት ሲያስተላልፍ ይታያል። ሕፃኑን እንደ ሰብአዊ ጋሻ የሚጠቀምበት አንድ አሸባሪ አብሮት በመሄድ ድጋፍ ያደርግለታል። አወዛጋቢው የናዛ የተሰኘው ፊልም ትናንት በኒውዮርክ ከተማ የፊልም ፌስቲቫል ላይ ለእይታ ቀረበ። ከፊልም ቤት አዳራሽ ውጭ የእስራኤል እስራኤላውያንና አሜሪካውያን ዩዲዎች ድርጅት አባላት የተቃውሞ ሰላማዊ ሰልፍ አካሂደዋል። ጥቅም ሰባት በሽብር ጥቃት የተገደሉትን እስራኤላውያን ፎቶግራፎችም አሳይተዋል። ታል ሹስተር እንደተናገሩት ይህንን ፌስቲቫል ለሚያዘጋጁት አካላት ሁሉ እንላለን፣ ሌላኛውንም አቅጣጫ እይታ ተመልከቱም። የፓነል ውይይት ይሆን? ከኖቫ በሕይወት የተረፈ ሰው ምስክርነት ይሆን? አካቶም አልቀረበም። ፊልሙ ትክክለኛ አይደለም፣ በሐሰት የበዛበት የእስራኤል መከላከያ ሰራዊትን መልካም ስም የሚያጎድፍ መጥፎ ፊልም ነው በማለት ተችተዋል። በኔፓል ከባድ ኃይለኛ አውሎ ንፋስ ተከሰተ። በሂማላያ ከባህር ጠለል በላይ 3500 ሜትር ገደማ ከፍታ ላይ በምትገኘው የሳማጋውን መንደር ከትናንት ማታ ጀምሮ በአስርት የሚቆጠሩ እስራኤላውያን ጎብኚዎች ችግር ላይ ናቸው። በአካባቢ ኃይለኛ አየር ጠባይና የድንጋይ መሬት መፈራረስ እንዲሁም የመግቢያ መንገዶችና ድልድዮችን ተዘግተዋል። በመንደሩም የኤሌክትሪክ አገልግሎት ተቋርጧል። አንዳንዶቹም ለጋዜጠኞች እንደገለጹት ሌሊት በዛው መንደሮች ሰፈሮችን ተቆራርጠዋል። መውጣትም ባልቻሉበት ሁኔታ ላይ ሆነው በያሉበት ጊዜ ሊያሳልፉ ግድ ሆኖባቸዋል። የኢንሹራንስ ኩባንያዎችና የጉዞ ተወካይ አካኩባንያ የማዳን ስራዎች ለማድራጀት እየሞከሩ ይገኛሉ። ባለፉት ጥቂት ቀናት በኔፓል ሀገር ላይ በደረሰው ሎንፋስ ቢያንስ 6 ሰዎች ህይወታቸውን አልፏል። 5 ሰዎች ደግሞ የት እንዳሉ አልታወቀም። የአየር ጸባይ ትንበያ የሙቀቱ መጠን ምንም አይነት ለውጥ አይኖረውም። ነገ ሰኞ ትንሽ የሙቀቱ መጠን ይጨምራል። በተለይ በማዕከላዊና በደቡብ አካባቢዎች በሰሜን በኩል አልፎ አልፎ የአካባቢ በጥቂቱ ዝናብ አልፎ አልፎ ይዘንባል የሚል ግምት አለ። የዛሬ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 26 ላይና አካባቢዋ 29 ሃይፋና አካባቢዋ 28 ዲግሪ ሴንቲግሬድ ቴርሼባ ከተማና አካባቢዋ 30 ኢላት ከተማና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል። ዜናው እስከዚህ ነው። ወርቅነሽ
0: አመሰግናለሁ። ሻያ ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ
2: እንኳን አደረሳችሁ። መልካም አውደ አመት፣ መልካም በዓል እንኳን አደረሳችሁ።
3: ከላይ ከላይ ከአባቶቻችን የወረስነው ቀኑ
2: ቀርጫውንም
3: ዛሬ አውደ አመት ነው። ወጋገን በተባረከው ባማረው ቀን እስኪን ጀምረው ምራ ክብርና ምስጋና ለፈጣሪያችን ለዚህ ላበቃን ለአውደ አመታችን። ዛሬ በአውደ አመት እንዳማረብን የአምላክ ቸርነት አይጉደልብን። ለአዛውንቶቹ፣ ለአባቶቻችን፣ ለአረጋኞች፣ ለእናቶቻችን እድሜ ይስጥልን፣ ጤና ይስጥልን፣ ከክፉ ነገር ይጠብቅልን። ልጆቻችንን ያሳድ

0: ወርቅ ነሸቴ። ወደ ወቅታዊ ዘገባ ስናልፍ ደግሞ ጥቅምት በፌቴ ፍታችን ጥቅምት 27 ቀን የሚካሄደው ብሔራዊ የክነሴት ምርጫ የዲሞክራቲክ ፓርቲ ሊቀመንበር ያይር ጎላን በሚቋቋመው አዲስ መንግስት የአረብ ማህበረሰብን የሚወክል ፓርቲ ሊገባ እንደሚችል ገልጸዋል። ያሁኑ መንግስትን ለመቀየር እንቀይራለን የሚሉ ፓርቲዎችም የጋራ ስምምነት ፈርመዋል። ሁኔታው እንዴት ይታያል? እነዚህ መንግስትን ለመጣል እየታገሉ ያሉት ይህን ስብሰባ የት ቦታ አደረጉት?
1: እንግዲህ ያው ምርጫ እንዳልከው ጥቅምት 27 ቀን የሚካሄደው ብሔራዊ ምርጫ አሁን ያለው ጊዜ እንደምናውቀው ሻያው ረጅም አይደለም፣ አጭር ጊዜ ነው። ግን ውዝግቡ ያው ተፋፍሞ ቀጥሏል። እንግዲህ በዚህ ምርጫ ሁለት አይነት ርዕዮተ ዓለም ተከታይ ፓርቲዎች እንዳሉ ነው እንግዲህ በአብዛኛው እዛም እዚህም ተብሎ ተግባብቶ የሚታወቀው የቀኝ ክንፍና የግራ ክንፍ። አሁን የግራ ክንፍ ርዕዮተ ዓለም ተከታይ ስልጣን ላይ ያለውን የቀኝ ክንፍ ርዕዮተ ዓለም ተከታዩን የፖለቲካ ፓርቲ እንቀይራለን ነው ጥረታቸውና በጋራ እንሰራለን። ትናንት እንደሚታወቀው ተሰባስበው ተወያይተዋል። ምርጫው ላይ ያው ዋናው አሁን ስልጣን ላይ ያለው መንግስት መለወጥ ነው አላማችንና እዚህ አላማችን ላይ በርትተን አንድ ላይ በጋራ እንስራ በሚል መወያየታቸው ይታወቃል። ከዚህ ጋር ተያይዞ ደግሞ የዲሞክራቲም ፓርቲ ሊቀመንበር ያኢር ጎላን ፓርቲዎች ተሰባስበው ሲወያዩ የአረብ ማህበረሰብን የሚወክሉ ፓርቲዎችን በሚመለከት አልተወያዩም እና በሚቀጥለው በምርጫ በኋላ በሚቋቋመው መንግስት የአረብ ማህበረሰብን የሚወክል ፓርቲ መግባት ይችላል በማለት ተናግረዋል። እንግዲህ ከዚህ ጋር ተያይዞ ብዙ ሀሳቦች እነሳሉ። እንደውም እሳቸው የማንሱር አባስን ፓርቲም ጠቅሰዋል። አዎ እንደውም እሱም ሆነ ሌላ አረቦችን የሚወክል ፓርቲ ይገባል። ከዚህ ጋር ተያይዞ እንግዲህ አረብ ማህበረሰብ ፓርቲዎች ሲነሳ የፍልስጤም ሀገር ተቋቋም የሚል ሀሳብም አብሮ ይነሳል። እንግዲህ በዚህ ጉዳይም ተጠይቀዋል። ዛሬ ጠዋት የኤር ጎላን በረሽት ቤት ተደረገላቸው በሬዲዮ በተደረገላቸው ቃለ መጠይቅ እንግዲህ ሁኔታዎችን በኃላፊነትና በብስለት መምራት እንደሚያስፈልግ ገልጸዋል። በሰጡት ምላሽ የአረቡ ማህበረሰብ ምንድን ነው ያሉት፣ አሁን 21 የሀገራችን የእስራኤል ዜጎች 21% የሚሆነው የአረቡ ማህበረሰብ ነው እና ይህን 21% የሚወክል ፓርቲ የመንግስት አካል መሆን አለበት። የአረቡ ማህበረሰብ ደግሞ ዝም ብሎ የአረቡ ማህበረሰብ ብቻ ሳይሆን በየሆስፒታሉ የቆሰሉ ወታደሮችን የሚያክሙ ዶክተሮች፣ በሌላም በሆስፒታሎች ብቻ ሳይሆን በሌላ በተለያየ ሙያም በተዋረድ በየደረጃው ለህብረተሰቡ አገልግሎት የሚሰጥ ማህበረሰብ ነው እና ይህን ማህበረሰብ የሚወክል አካል በሚቋቋመው መንግስት ተወካይ መኖር አለበት በማለት ተናግረዋል። ከዚህ ጋር ተያይዞ እንግዲህ ደግሞ ዋናው ስልጣን ላይ ያለው መንግስት መቀየር ነው እንጂ አላማችን የፈለገ ይሁን ብለው ግን የቀኝ ክንፍ ርዕዮተ ዓለም ተከታይ ሆነው የአሁን ስልጣን ላይ ያለው መንግስት እንቀይራለን የሚለው ፓርቲዎች አባል የሚሆኑ አሉ። እነሱ ደግሞ የአረብ ማህበረሰብን የሚወክል ፓርቲ በሚቋቋመው መንግስት እንዲገባ ይፈልጋሉ ወይ? አንዳንድ ፓርቲዎች አሉ በግልጽ እንዲገባ ያው ከእነሱ እናስገባለን ብለው በግልጽ ባይናገሩ፣ ግን አንዳንድ ፓርቲዎች አቋም ከምርጫ በኋላም የሚለወጥበት ሁኔታ አለ ሻያው እንደምናውቀው እና ዋናው መንግስት ማቋቋም ከቻልን አንድ ሰው ከሁለት ከጎደለ ሶስት ከጎደለ ይህን ፓርቲ ብንጨምር ምን የሚባል ነገር ይኖራል። ከምርጫ በኋላም በእርግጥ ይሄ ነገር ለውጥ ሊኖረው ይገባል። እንግዲህ ጋዳ የዘንጉት ናቸው። አሁን የእሳቸው ፓርቲ አሻር የተባለው ፓርቲ ነው አብዛኛ ወንበር ያገኛል። እሳቸው የለውጡን መንግስት ሊያቋቁሙ ይችላሉ። እንግዲህ የግራ ዘመን ፓርቲዎች አብዛኛ ድምፅ አግኝተው መንግስት ማቋቋም የሚችሉ ከሆነ እሳቸው ናቸው እንደ ጠቅላይ ሚኒስትር ሆኖ መንግስት ማቋቋም የሚችሉት እየተባለ ነው የሚነገረው። አንዳንድ የፓርቲ አባላት ደግሞ መንግስት የሚያቋቁመው አካል ላይ ሳይሆን ትኩረት ማድረግ ያለብን ዋናው የአሁን ስልጣን ላይ ያለው መንግስት መጣል ነው። ይሄን ከምርጫው በኋላ እስከ ምርጫው ድረስ መንግስት ማን ያቋቁማል የሚለው ሰው ላይ የዛ ሰው ማንነት ላይ አይደለም ትኩረት ማድረግ ያለብን። ትኩረታችንና አላማችን ስልጣን ላይ ያለው መንግስት መጣል እና ያው ለውጥ ማድረግ ነው፣ መለወጥ ነው አላማችን እያሉ የሚናገሩ አንዳንድ የፖለቲካ የፓርቲ አባላት አሉ። እንግዲህ ሁኔታው ሰፊ ነው። የተወሰነ ጊዜ ነው የቀረ ለምርጫው። አንተስ እንደው ይሄን አወዛጋቢ ሀሳብ እንዴት አየኸው?
0: እዚህ ላይ በእርግጥ ገለጻ አድርገሻል። የፖለቲካ ርዕዮተ ዓለም አካሄዳቸውን ጥምርት ግንባር የፈጠሩ የተባሉትም እንዳልሽው የግራ ክንፍ ነው ወይስ የቀኝ ክንፍ وقت باید نتن یک کنیا پارتی که نمالت نو یک راکم ف پارتی دکم یا او اتلاعیو ریوتال ماله چه کن نسوم که کری دموکراتیک اند راکم فی میته مسالی اون لیلوش دکم که یارب رسانی میوکلو پارتیو چالو میوکلویت نو که راکم ف پارتیوش مسالی بال ساسات نه اون زیلای که تا کسوت یه پارت تی ماریوچو تنانت ماتام تا تل آبیف کتما سکاهون یه تمرمن گسته قوامی پارتیوش لیکا منبر یه نپارو یه لپید کسومن ولای بیت نو یه تگنای تو توایو نسوم گریخ یه آشار به آخاد ابیگیدور لیمارمانی بیماروت یا اسرائیل بیتنم یه دیموکراتو مرو چم مستناچو تگنای تو توای توال به ویتاچو یه تفرار روم بد سندال تاولوال من دنو یه تفرار روم بد
1: به ویتاچو انگدیخ وانناو اند وانا ایتتکسو አሁን ስልጣን ላይ ያለው መንግስት ለመጣል በርትቶ መስራት በጌጋራ ትብብር ማድረግ አንድ አይነት አላማ እንዲኖራቸው በዋነኛነት በቃ ባንድ አይነት አላማ ሁሉም በቆራጥነት በዚህ ዙሪያ እንዲሰሩ ትኩረታቸው እዚህ ላይ እንዲሆን ነው ኢትላዩ ያው ይኖራል እንግዲህ ፍርማ ሲባል መቼም ግን በዋነኛነት የሚጠቀሰው ይሄ ሐሳብ ነው አሁን ስልጣን ላይ ያለው መንግስት ለመጣል በጋራ መስራት አላማቸው ትኩረት የሚያደርገው እዚህ ላይ እንደሆነ ነው እንዳልኩ ደግሞ አንቆይት ያለ አንዳንድ የፖለቲካ የፓርቲ አባላት እንደሚሉት ደግሞ መንግስት ማላቋቁም እንደሚችል እዛ ሰው ማንነት ላይ ያቋቁማል ለምሳሌ አይዘንኩትም ከሆነ ሌላ እዛ ላይ ሳይሆን አሁን ስልጣን ላይ ያለው መንግስት እንዴት ነውኛ በቁጥር በአብዛኛ ድምጽ ማሸነፍ ምንችል መንግስት እንዴት ማቋቋም እንችላለን ከምርጫው በኋላ ሚለው ላይ ትኩረት ተደርጎ እንዲሰራ የሚል ሐሳብ እየመጣ ነው በዋነኛነት ግን ያው ይሄን መንግስት ለመለወጥ ጥረት በማድረግ ዙሪያ ነው የተፈራረሙት
0: گروم انگلیش پلیتیکان یه مالاتی از این بودن زین گوش رو تال دیزی بودن لایو پارتی هچنون انگلی کن باره فتاروت نسو دالشو یاو بمرچاو ناشن نفبیل هزبون دگاف لمانیت یه ماسات دکی ملنو اینا تاکلای مستر مانی هون یه بمیلوت ایاکی یالو یالوت مندن ناو آهون سلا تاکلای مستر چونت مانن دمیون آنو سنم مرچام تکم تاسبات تکن یکنسیت بیرای برچا کتکاده بوحالا یاو ناساوک آلن تدرادرن تاکلای مستر نت تاولوی ممرتاو ناساوک آلن یالو نیالو ورکنش በነገራችን ላይ የቤኒ ጋንስ የሚመራው የካሆን ላቫን ፓርቲ ጻጥልም አለ ምንድነው የት ነው ሱቆ በተቋሚ ፓርቲዎች ተመድቦ የነበረ ነው
1: አው እንግዲህ እሳቸው ፓርቲ ተቋሚም ቢባል ያው እሳቸው ነው ቋም እናውቃለን ወደ ቀኝ ዘመሙም ነው አንታ መልካከታቸው ባብዛኛው ዞሮ ዞሮ እሳቸው ፓርቲ አሁን በሚካሄደው ቅድመ ግምገማ ህዝብ ላይ በሚካሄድ ቅድመ ግምገማ እንደምናውቀው ሻያው አሁዛ ሐሲማ ወደ ክነሲት መስገባ በቅድም ጻገኝም ነው የሚባለው
0: ወንበሬ ማግኘት መስፈርቱ
1: አው እንግዲህ አራት ሰው ነው መስገባት ያለባቸው አሁዛ ሐሲማ የሚባለው ወደ ክነሲት የሚያስገባ በቅድም ጻ ለማግኘት ያን ያህል ድምጽ ላይ ያገኝ ይችላል እየተባለ ነው የሚነገረው ዞሮ ዞሮ ግን በፓርቲው በኩል ደግሞ እስከ መጨረሻ ድረስ እንደሚሄዱ ያው አሁንም ቅስቀሳቸውን አጠናክረው እንደቀጠሉ ናቸው እንደምናውቀው በርግጥ አይታወቅም አንዳንዴ ቅድመ ጥናቱ ሁነት ላይ ሆን ይችላል በምርጫው ማግስት ብቻ ነው ሁነት መሆኑን የሚረጋገጠው እንግዲህ ያው ከኮላማን ፓርቲ ያለበት ሁኔታ ይሄው ነው ወደሚቀጥለው ርዕሰ ጉዳይ ስናልፍ ካለን ጊዜ አንጻር ሻያው እንግዲህ ስኮትን በዓል ያከበርን እንገኛለን ብዙ ጊዜ በበዓላት ጊዜ አንዳንዴ በይሁዳና ሰማርያ አካባቢ በተለያሸባሪዎች ሆን ብለው በመግባት ኬላዎችን ጥሰው የሽብር ጥቃት አደጋ ያደርሳሉና ይሄን ችግር አስቀድሞ ለመቋቋም ሲባል በይሁዳና ሰማርያ ወደ እስራኤል ክልል ይሁዳና ሰማርያ ኗሪዎች እንዳይገቡ ኬላዎች የተዘጉበት ሁኔታ እንዳለ ነው መከላከያ ሰራዊት ያስተዋወቀውና እንደው በአጠቃላይ ጸጥታ ሁኔታ ባጭሩ ምን ይመስላል በአገራችን
0: ይሄ በርግጥ በያመቱ ህዝብ እስራኤል ምንም በዚህ በሱኮት የዳስ በዓልም ብቻ ሳይሆን በየአመቱ በእስራኤል አመት በዓል በሚያከብርበት ጊዜ እነዚህ በይሁዳና ሰማርያ ቀበሎች የሚኖሩ ፍልስጤማውያን ሆን ብለው ህዝቡን ለማሸበር ለማሰጋት በሚል የሽብር ጥቃት ይፈጽማሉ የሚል ግምትና ስጋት በኖሩ በእስራኤል መከላከያ ሰራዊት በዚህ በይሁዳና ሰማርያ ቀበሎች ላይ እገዳ ማለት እነዚህ ፍልስጤማውያን ከነዚህ ቀበሌዎች ወደ እስራኤል አስተዳደር እየገቡ ይሰራሉ። አሁን ግን ለዚህ በሱኮት አመት በዓል ምክንያት ለሰባት ቀናት እንዳይገቡ እገዳ ጥሏል። የህዝቡን ደህንነት ለመጠበቅ በሚል ስለሆነና የመከላከያ ሰራዊት የጸጥታ ጥበቃ ኃይሎች በአጠቃላይ ህዝቡ በረፍት ላይ በሱኮት በረፍት ላይ ስለሚገኝ ቤተሰቡ ተማሪዎቹም ልጆቹን ይዞ መቼም ለጉብኝት ከቦታ ቦታ መንቀሳቀሱ አይቀሬ ነውና ያናን ይህን ደህንነት ለማስከበር ለማስጠበቅ በሚል የመከላከያ ሰራዊት የወታደራዊ ኃይል የፖሊስ ሰራዊትም ኃይላቸውን አጠናክረው ጥበቃውን አጠናክረዋል። ወርቅነሽ
1: አው እውነት ነው የተለመደ ነው። በርግጥ አሁን ደግሞ ያው እንደምናየው ሽብር ጥቃት እንቅስቃሴ በዛም በዚህም ያያየን ነው። ሆን ብሎ በመኪና በመግጨት ተኩስ በመክፈት በሌላም በሌላም ያው እንደሚታወቀውና ይሄን ችግር አስቀድሞ ያው ለመቋቋም እንዲቻል ነው በሮች ሁሉ እንደተዘጉ እየተነገረ ነው።
0: ደራው ወደ ውጭ ወጣ ብለድ ነው በዚህ ቆይ
1: አው ባጭሩ
0: ደቡብ አፍሪካ እንደው በተከፈተ ጥይት ተኩስ ቢያንስ 27 የሚሆኑ ሰዎች መገደላቸው ተገለጸ። ደቡብ አፍሪካ በተደጋጋሚ እንደዚህ አይነት ችግሮች ይደርስባታል። ምክንያት ምን ይሆን?
1: ደቡብ አፍሪካ በጣም እንግዲህ በእንደዚህ አይነት ሁኔታ የታወቀች የወንበዴዎች ቡድን በስፋት እንቅስቃሴ የሚያደርግባት ሀገር እንደሆነች ነው የሚታወቀው። በተለያየ ጊዜ እንደው በጠራራ ፀሐይ ተኩስ በመክፈት በሰዎች ላይ ዘረፋ ግድያ እንደሚፈጸም ነው እንግዲህ ወንጀል በስፋት እንደሚፈጸም ነው የሚታወቀው። እንግዲህ አሁን ደግሞ የሰማነው ዜና በጣም የሚያሳዝን ነው። ሁለት የተለያየ ቦታ ላይ በተከፈተ ተኩስ 27 ቢያንስ ነው እንግዲህ 27 ሰዎች እንደተገደሉና በጣም በርካቶች እንደ ቆሰሉ ነው የሚነገረው። ምክንያቱ ትናንት ምሽት ነው ችግር ያደጋ ይደረሰው። ከሞቱት መካከል እንግዲህ ህጻናትም ሴቶችም እንደሚገኙበት ነው የተገለጸው። ያው ምክንያቱ ምን እንደሆነ በሰፊው ገና መረጃዎች አልወጡም። ግን ብዙ ጊዜ እንደሚታወቀው የወንበዴዎች ቡድን እንደዚህ አይነት ነገር ይፈጽማል።
0: የመንግስት ጉድለትም እንዳለ ደቡብ አፍሪካ የመንግስት አስተዳደሩ የሙስና ያስተዳደር ጉድለት እንዳለ ይታያል። ደግሞ በሀገሪቱ መሰረተ ልማት እንደ ኤሌክትሪክ የመሳሰለ ተሟልቶ ይቋረጣል ማለት ምንድን ነው ብለን ስንጠይቅ ያው የመንግስት ጉድለት ነው በአብዛኛው እየተነገረ ያለው። እንግዲህ ወርቅነሽ በቀጣይ እንግዲህ
1: በቀጣይ ምናልባት አው እንግዲህ በተለይ ወድላ በተባለች አካባቢ ነው አንዱ የተኩስ ሁለት ቦታ ነው ይሄ ተኩስ የተከፈተው። ሁለት የተለያዩ ቦታዎች በተከፈተ ተኩስ ነው 27 ሰዎች እንደተገደሉ የተነገረው። አንዷ ወልዳ ትባላለ ወድላ በሚባለው አካባቢ ተኩስ የከፈቱ 8 ተጠርጣሪዎችን በቁጥጥር ስር ለማዋል ፖሊስ የተጠናከረ ፍለጋ እያካሄደ እንደሆነ ተገልጿል። ያው በአጠቃላይ ደቡብ አፍሪካ ያለው ሁኔታ እንዳልከው ብዙ ጊዜ በተለያየ ጊዜያት እንሰማለን እንዲህ አይነት ወንጀል ሲፈጸም ያሳዝናል። እንግዲህ ደግሞ ሰፋ ያለ መረጃው በስፋት ሲወጣ ለአድማጮች መረጃውን እናደርሳለን።
0: እሺ እንግዲህ በቀጣይ በደቡብ አፍሪካ ደግሞ ጥቁር አፍሪካውያን እንዲሁም ነጮች ለብዙ ዓመታት የገዟት ነጮች ነበሩና የነሱም ህይወታቸው እንደሆነ በእርግጥ በቅርብ ጊዜ የአሜሪካ ፕሬዝዳንት ትራምፕ እንደው ለነጮቹ ላይ ድጋፍ የማድረግ ንግግር አድርገዋል። እንደዚህ የደቡብ አፍሪካ ጥቁሮች ነጫጮችን ደግሞ እያጠቁ ናቸው የሚል ነገር ሰምተናል።
1: እንግዲህ በተለያየ ጊዜ ያው ትራምፕ እንትን ነው ስለ ደቡብ አፍሪካ የሚያሰሙት ንግግር ነበረ። ልክ ነው። አዎ ምን እንዳለው እንግዲህ አዳዲስ መረጃዎች ሲወጡ እንዳልከው እናደርሳለን። ደግሞ መረጃዎችን ለአድማጮች የስልክ ቁጥራችን 0723940555 ነው የደወሉልን አድማጮች። ሀና መስመር ላይ ሰው እንዳለ እየነገረችን ነው።
0: በጣም ግሩም።
1: ወደ አድማጭ ነው የምናልፈው በቀጥታ። ሄሎ ጤና ይስጥልን።
2: ጤና ይስጥልኝ ህጎት ሰሚያ እንደምን አላችሁ? ለሁላችሁም ለሬዲዮን አሰራጮች በሙሉ ሀግ ስኮት ሰሚያ
1: እናመሰግናለን ሀግ ሰማያ ሙአዲም ለሲምካ ማንንበል
2: ባበይኔ
1: ባበይ እንደምን አለ
2: መስከናው ደና ናችሁ
1: አለን
0: ደናነን እግዚአብሔር መስከነ ሪሽር ያው ከስቆት ባል የዳስ ባል ጋር ሆነ ደግሞ አሁን ሸዋቶ መልካም ሳምንት ይሁንልን አቶ ባበይ
2: አሜን አሜን አሜን አሜን ለሁሉም ለዝበ እስራኤል በሁሉ መልካም አመት በዓል የደስታ አመት በዓል ይሁንልን ይሁንለት ለሀገሩ ለህዝቡ ሰላም ይስጥልን
1: እናመሰግናለን አዎ እንዴት ነው በዓሉ እንዴት ያሳለፈ እንዴት አሳለፋችሁት እንግዲህ ሱቆት ደስ የሚል በዓል ነው እንደ ፔሳህና ሱቆት ሙአዲን በመካከል በዓላት አለው የሚከበር በዓል ልጆች ቤት ቢሆኑም ግን ደስ ይላል ቤተሰብ ጋር ለመገናኘት ሰፊ ጊዜ አለ እንደው የቤተሰብ በዓል ነው ይባላል እንዴት ያሳለፋችሁት ነው ባቤ
2: ያው እንግዲህ አረብ ነው የጀመረው ከዚያ መሰነበት ጋር ነው ባንድ ላይ የዋለው እንግዲህ ዛሬ ነው እንግዲህ ያለው በጣም ጥሩ የሆነ ዘመድ ተዘመድ የሚገናኝበት ከደስታ ሆኖ ከሱካ ሆኖ በደስታን የሚገልጽበት ብዙ ነገሮችን የሚደረግበት በዓል ነው በእውነት በጣም ደስ የሚል በዓል ነው ያለ ትንሽ ያው የጠፋ ጉዳይ ቢንትን ችግርም ቢኖር በየአካባቢው አባል ግና ጥሩ ነው እንዲያው በጣም ጥሩ ነው ያለ

0: ኮፈሽ የሚወስድ ይዞ መሄድ ይችላል፣ መሸራሸር ይችላል። ቤት ማሎንም ደግሞ ይሰለብቶ አሉ። ለማይሄዱ ሰዎች ግና ያው ዳሱ ባ ሆነው ትውልድን ሲወርድ ሲዋረድ ያለውን በዓል በማስረዳት ለልጆች ይሄን ነገር ያሳልፋል ማለት ነው። ትልቁ ትንሹን እያስረዳ ትንሹ ደግሞ ያው በሚያውቀው እየተረዳዳ ሀጉን በስነ ስርዓት ያው ህጉ በሚፈቅደው መሰረት እየተካሄደ ነው ያለው።
1: በጣም ግሩም ሁኔታም በረፍት ላይ ሲሆን ግብር በርግጥ ቤተሰብን ወላጅን ከልጆች ጋር በጣም የሚያቀራርብ ለምን ባንድ ላይ ሲወጣ ደግሞ ትናንሽ ልጆች ደግሞ ወደ እንደዚህ ወደ ሽርሽር ማድረግ በታሪካዊ ቦታዎች ላይ ጉብኝት ማድረግ በጣም የሚያቀራርብ ነው ይባላል። እንዴት ታየዋለ? ትክክል አባባል ነው።
0: በጣም ትክክል ነው። ለምን የሚታዩ ፓርኮች ነገሮች አሉ። ወደ ፓርክ ይሄዳሉ ልጆች፣ ህጻናቶችን ይዘው የሚሄዱ አሉ፣ ትልቁም ይሄዳል። እኔ በትክክል ብዙውን አላየሁም አባል ግና በእኔ በራሴ በኩል ያው በዚህ ዝግጁትነት ነው ያለሁኝ ይዤ ለመሄድ ልጆችን ከዚያ በማጫወት ዋናው ልጆቻችን አሁን በጣባ ያሉትም አንዳንድ ሁለት ቀን እርፈት ይሰጣቸዋል። እነሱም እየመጡ ከኛ ጋራ ያው እርፈታቸውን እያካሄዱ ነው ያሉ። እንግዲህ ሌላው ህጻናቶች በእርግጥ በዚህ ሁለት ሳምንት ነው ኮፈሽ አሁን ያላቸው። በዚያን ሰዓት አውጥቶ አቅም የሚፈቅድ ሰው ልጆችን ወስደው በሌላ ሰውነታቸውን በሚያስደስት ሁኔታ ማዝናናት ያስፈልጋል። ሰዓቱም ወቅቱም ነው።
2: አዎ ጥሩ ነው።
0: በዚህ ላይ ደግሞ አንድ መግለጥ የምፈልገው በዚህ ውስጥ ደግሞ ከ16 ከ17 ድረስ 18 ያሉ እኔ ወጣት ትንሽ በጉርምስና እድሜ ያሉ ልጆች የተለያዩ ምክንያቶች ስለሚሄዱ ጥንቃቄ ወላጆች እየደወሉ ከማን ጋር ነው የሄዱ ከማን ጋር ናችሁ እያሉ መጠየቅ ያስፈልጋል። ምክንያቱም ችግር ውስጥ በአሁኑ ሰዓት የመጠጥ ጉዳይ አለ። ፕሮፌሽናል ብለው የተለያዩ ምክንያቶች ሊያደርጉ ስለሚችሉ ለእነዚያ ትኩረት ያስፈልጋል። እናት አባት መጠየቅ የት ነው ያለው ከማን ጋር ነው ያለው ብለው የመጠየቅ ግዴታ ይኖርባቸዋል። ለምን ችግር እንዳይፈጠር ማለት ነው።
1: በጣም ግሩም አቶ ባበይ። እንዲያው የግል ጥያቄ ባበይ የሚለው የግል ጥያቄ ነው። ባበይ ትርጉሙን እስኪ ንገረን። ባበይ
0: እንግዲህ አበይ የሚለው የትውልድ ሀገራችን አባይ የሚባል አለ ያው የምታውቁት ያ ነው። እንግዲህ ሌላ ትርጉም የለውም። እንደ አባይ እድሜ ረዘም ይባላል። አባይ እንግዲህ ወደ 51 ሀገሮች ይዞራል ይባላል እንግዲህ እንደሚባለው።
1: አሁን ጥሩ ያ ነው። በጣም እናመሰግናለን።
2: ረጅም ወንዝ ነው አባያው በወንዞች ታሪክ
0: በዚያ ታሪክ ነው ለመሻል። አሁን በዚህ ሀገር ክነሬት እንደዚያ እየተባለ ስም ይወጣል።
2: ያው በቦታ ስም፣ በወንዝ ስም፣ በሀገር ስም፣
0: በቦታ ስም። አንዳንድ ሀገራችን አትርሱት፣ እዚህ ሀገር ረስተን የሌላ ስም ብናወጣም ሀገራችን እናት አባቶቻችን ስም ሲሰጡን ምክንያት ይዘው ነው የሚሰጡ የነበረ።
1: እውነት
0: ወቅቱን፣ አመቱን፣ ምን እንደነበረ በቤተሰብ ላይ ምን እንደነበረ ያን ሁላ እንትን እያደረጉ ትርጉም እየሰጡ ነው ስም ሲያወጡ የነበረ። በእውነት ለእነሱም በእድሜ ላሉት እድሜ ጠጋውን ይስጣቸው፣ ለሞቱትም ነፍሳቸውን ይማር። እንግዲህ በአሁኑ ሰዓት ከእድሜ ለተለዩን ቤተሰቦቻችንም ነፍሳቸውን ይማር ነው የምለው እና ያሳደጉን በጥሩ ስነ ስርዓት ነው ያደግነው። ትምህርት በአልነበረበት አካባቢ ቢታደግም በጥሩ ምግባር ታንጾ ነው ያደገ የኢትዮጵያ ሕዝብ ሁሉም ህብረተሰብ።
2: ጥሩ ባቤ፣ እናመሰግናለን። ተሳትፎ ይቀጥል። መልካም በዓል ይሁንልህ።
0: አመሰግናለሁ። መልካም በዓል ለሁላችሁም። ለህዝበ እስራኤል
2: ጤና ይስጥልን። አድማጭ መስመር ላይ አለ።
1: አዎ፣ ወደ ቀጣይ መስመር ላይ አጠናካሪዋ ሀና ነገረችን አደለ?
2: ጤና ይስጥልን።
1: መስመር ላይ አለ። ጤና ይስጥልን።

0: هلو، شالوم، تين استلن؟
1: أنا استلن.
2: أربعة بتأم
0: رك على نو. دمسو رك على نو بدن باي سما منو.
2: بس بيكر كون. لو تشكر الله هون بس بيكر لا كون جلس وانا يسمعنا هذا اللهم.
0: رام كوليون ما سلكو رام كولن دون رام كولن يتفوت.
1: أنا
0: ورا جرو استعود.
1: إيشي أقول لك؟
0: اسكين قتلنا نيو زميتة أرى أدلم من دنو هسابوت ما ننبل مجمرة سموت
1: دربة ني
0: دربة
1: أهو
0: دربة من
1: دربة يتايو
0: دربة يتايو إيش ترو انقوانا درسوت موادي مسيبها خد سميا
1: انقوان ملا تشون انقوان عبرو درسن نا عمتامتون دمو يرغمان ملا تشون اقروان سلام يادرقلن مكان يو خلو يتفعلن Kalau hanya na, yang sini ker senutal ni memang jauh. Betam berjagul, betam terkabai malaga ni hampir berzari ke ni nanti bermadu ya tiap masa genado. Na, bermacam macam kahana tu cina gudahir itu berkenan. Kalau hanya na kerja bermakter, yang haimanut betam sano, haimanut sibal, yang Meruah cacing kahana tu cina cungji lelai hendam. Ini bayi tu biangkan, amara menelah cungkan ini hai mangut askar utuh ni telah jenu. Nak dia gergana, mima tu sekar tau, ya mima tu sejama tu dari hara muz gara tersmam tua. Kahana tu hulu je terser dewanu. Lemeni mana bermalah jenu. Nau mizahir sa kahana.
2: Mana niaw ala atau daraba gelsi hodin. أبابالك من عرب وجهة بتلو ولا يجمع تعلق وجلس عدل لهم
1: عرب وجهنا بيان كمي بارو عندنا شو عندما ليلا تهدر الناس تسمم توان هينو عرب وجه ماله بيان كي وجهة ما توت عندلا هنا شو
2: إسلام عرب يعلق وإسلام عدل برجس أس كعرب ما هو ويكريستنة هاي ما نوت كتاه وجه ماله مسلم وجه ده ماله إيش
1: النجاعاري سدوا لكونا يهودين أنبلو متوافق كه النجاعار نوير لو أني أنا كهناتن يسدوا منه هنا توكم ديمقراطية ما بتلال ناتشو كنا أنا ذكر من ديمقراطية بتلال يهودين أنبلو كمتا كيهودين هكهنات دارا أورو مبلات متسات أورو متشوا تاني
2: ديمقراطية سمعينجي سلا منجست سرعت منجستن سلا ديمقراطية من النت يبزوهان من جناني أوتار سباقل لادماش وشاشين بعد الرسم القطر لمن يمن ناقر نس النت ناقراتشو تبلد إن يقازيت إن يوشن يبميوك سوشا لو إن يعد موسكا مش الرشاو ديمقراطية نس النت مبت يتطبق سلامونو من ناقراتشن دمن قتل بزي هكات عمين نقرار لدشي
1: إيش لمن هي يخونا لمن كانا تسدوا كانا تقول لي وندر أمسام تكبر جالس
2: تكبر جالس يتكلم لنا سدف على اسم مطفات ما نمي هون ما مكواب مكواب برا اللبت ما نمي هون
1: ما مكواب برا مارس كم ماري عندنو ماري عندنو ما يبندر أمسام تكبر تكو نسونا شو وغنا شنداي كرو مزجوا شو بلوك هذي تنسو Saja bandar sahara, kami sebandar beres. Ya jangan dia no bandar sumber gabung, ya sumber gabung. Bagus terlalu macam terlalu. Kalau yang kau je ni mukjizat terlalu, ya terakhir mungkin semua saya sebalik. Bagus
2: jadi. Atau daraba. Lepas wah betat, besedet. Bisa Israel mahabar sebab cint bahagia Ethiopia. Ya bahemanut mariuj. Ya bisa Israel logan ucacin. Maswahat net, ya hut maswahat net kaplau. بنسو صلوات بنسوم إرداتا كجزاير إرداتا ودك دست يروساليم كل لاتن متنال يهنكن يرسو سوتش آياتك نمحيتو تشاتن بساعات مسوات النت مكفلاتشو بهاجري توبيا متيك الرو يمي رسو سوتش بياستاوسو تروي تروي هالدمبر
1: يا مخلو خلو قب خانات نمي مرة خانات كيس من لاتونجي Nyana nje, bawori tulai yesus aku kahanat nomi lachok.
0: Na, atau jerobe,
1: kulu mariallo, asyar sih, kulu mariallo. No wacim kahanat aku waktu sih aku mariachok ni zonomi hadu. Abbas mera Jerusalem ager acin dayna, በሰማይ ላይ ሲሄዱ አሞራዎች እንኳን መሪያቸውን ከፊት አድርገው ነው የሚሄዱ። እኛ ደግሞ የእኛ መሪዎቻችን ደግሞ ካህናቶች ናቸው እንጂ ሌላ መሪ የለንም። እነሱ ቢኖሩ ነው እኛ ከዚህ የደረስን።
0: አቶ ደረበ፣ አሁን ካህናት እንዲህ አይነት ችግር ያው በየጊዜው ይነሳል በማህበረሰባችን። ልክ ነው፣ ካህናት እንግዲህ ስልጣናቸውን ተጠቅመው ይህን ነገር በአግባቡ ችግሩን መፍታት አለባቸው። ችግሩን እየፈቱ ይመስለኛል። እንግዲህ ሰልፍ እስከ መውጣት ድረስ እንቅስቃሴ አለ፣ ተጀምሯል። ችግር ካለ ኃላፊነቱ የነሱ ነው፣ ስልጣኑ የነሱ ነው። ካህናት ራባናት ችግሩን ይፈታሉ ብለን ነው እኛ የምናምነው። ኃላፊነትና ስልጣኑ ለእነሱ መስጠት ተገቢ ይመስለኛል።
1: ለእነሱ ቢሆንም ቢሰጥም እነሱማ ሁልጊዜም አሉ። ዛሬ እነሱ በኢትዮጵያ እንዴት ነበረ? በኢትዮጵያ እኮ ሴት ልጅ ገና ሆንድ ያልደረሰች ፍል ነው ሙሽራ ተብላ በካህናት ቀርባ ነው ሙሽራ መጣች በካህን ተከሽራ። ይህ ብዙ ነገር ነበረው፣ ዘፈኗ ብዙ። አሁን ከዚህ ሀገር ሙሽራ ብሎ የሚያወጣት አለ?
0: እሱ ብዙ ለውጥ አለ በሃይማኖቱ ሲታይ እንግዲህ ጠለቅ ብሎ ሲገባ። ግን መጀመሪያ ያነሱት ርዕሰ ጉዳይ ይሁዲ ነኝ ብለው መጦ ያሉት ሀሳብ፣ ቄሶች እንግዲህ ስልጣናቸውን ተጠቅመው ችግሩን ቢፈቱ ጥሩ ነው። ለቄሶች እንስጥ ኃላፊነቱን። ቄሶች ራባናት
1: ይሰጧቸውማ ኑሮ ይህ ሁሉ ወደ እነሱ ይመለሳል።
0: እኔ አይሆንም ብሎ የከለከለ ያለ አይመስለኝም። ለማንኛውም ጥሩ እንግዲህ እንደዛም ካለ ለወደፊቱ ደግሞ እንወያይበታለን። ሀሳቡን ስላነሱት እናመሰግናለን አቶ ደረበ።
1: እነሱ እኮ ወይንም ከመጡ ይሁዲ ብሎ ከመጣ ከካህናት ጋር አውሮ ጭቃና ጨፈቃ መሆን ነበረብን። ለምን ሌላ ዛሬ ልጆቻችን እንኳን ካህናት የባረከው እንዳትበሉ የሚባል ትምህርት አለ አይደለም? የአባቱን ቡራኬ እንዳትበላ የሚባል ትምህርት አለ አይደለም? ይህንን አታውቁም እናንተ? ዝም ብላቸው ዲሞክራሲ መብት ነው ማለት።
0: ዲሞክራሲም እኮ አለው አይነት እንደው ዲሞክራሲ ሲባል፣ በእርግጥ እስራኤል ዲሞክራሲያዊት ሀገር ናት። ግን ደግሞ አላግባብ በሆነ ነገር ዲሞክራሲ ነው አይባልም። አግባብ አለው ለዲሞክራሲ።
2: በሱኮት አመት ባል ሰው ለመውቀስ አቶ ደረበ ጥሩ ቃላት ብትሰነዝር የተከበርክ ሰው ትሆናለህ። እሺ
1: የከፋ ሆነ ሃይማኖት እኮ አንድ ነው።
0: እሺ፣ ሳይ ስላነሱት እናመሰግናለን።
2: ጥሩ በአመት በዓል ላይ የሚደሰት ነገር መወያየት ሲገባ ትችተኛ ሁነ ተነሳ ይቅና በልሽ
0: መብት ነው። ለማንኛውም ሰው ሻያው የመሰለውን ሀሳብ ማንሳት ይችላል። መብታቸው
1: ነው። ካህናት ተባለ ከዚህ ተነስቶ ወጦ ሄደው እስከሚመለሱ ድረስ እነሱ የኢትዮጵያን ስንት ሺህ ዓመት እየቀደሱ ነው የመጡ።
0: አቶ ደረበ ስልጣናቸውን ይጠቀሙ ነው እንጂ ችግሩን ይፍቱና ኃላፊነቱን እንስጣቸው ነው እንጂ የእነሱን ስልጣን የሚቃወም የለም። ዲሞክራሲ ስንልም አለው አግባብ። እንደው ዝም ብሎ ዲሞክራሲ ተብሎ በሁሉም ነገር ዲሞክራሲ አይባልም።
1: ለማርያም ጊዜ ነው ኢትዮጵያ ነው የቀረ ዲሞክራሲ። በዚህ በሃይማኖት ዲሞክራሲ የለም።
0: እናመሰግናለን። ጥሩ እንደሱ አይደለም። ስሜታዊ መሆን አያስፈልግም። ማንኛውም ሰው የመሰለውን ሀሳብ ማንሳት ይችላል። እንደው ግን እኛንም መስማት እናንተንም እያዳመጥን ነው። አንዳንዴ ሀሳብ ስንሰጥ መስማቱ ተገቢ ነው እንጂ ጥሩ ነው አቶ ደረበ ያነሱት ሀሳብ። ለማንኛውም ቀሳውስት ካህናት ደግሞ ጥሩ ነው በኃላፊነታቸው ችግሩን ለመፍታት ጥረት ያድርጉ እንላለን እንጂ የካህናቱን ስልጣን የተቃወመ ዲሞክራሲ መብት ነው ሌላው ሰው የፈለገውን ያድርግ ያለ የለም። እኛም በአግባቡ ለመነጋገር ነው እየሞከርን ያለ ነው። ለማንኛውም ደግሞ አድማጮችም እየጠበቁ ነው መስመር ላይ። የእነሱን መብት ደግሞ ላለመጋፋት ነው ጊዜው ስለሚያንስን ይሻያው ምን ቸኩለው
2: መስመር ላይ ያለ አድማጭ ሀቅ ሰሚያህ ማን?
3: ሰላም ጤና ይስጥልኝ። ዋዲም ለስምሃ
2: ዋዲም ለስምሃ በለሳ ሰውን
3: ሸዋቶ ሁላችን መልካም ሳምንት። የሳምንት መጀመሪያ ተሰኮት ላይ ያው እንግዲህ ከሰነበት የተሰኮት ነበር። በባለፈው ደግሞ ከሰነበት የዮም ኪቡር ነበር እና ጥሩን ያሳለፍ ነው።
2: እንዲያው ባልሳሳት አስማረ የሚባል መሰለኝ። ተሳሳትኩ
3: አይደለሁም? እኔ ሀብቱ ነኝ። ሀብቱ ወራ ቤካሽዶል
0: ሀብቱ እንደምን አለ ሀቅሰሚያ?
3: አለን አለን ሀቅሰሚያ ሞድን በስምካ። በመጀመሪያ ደረጃ ገሻየው እንዴት ነህ? እንዲሁም ወርቅነሽ ሸቴ እህታችን እንዴት ነሽ? ከዛ ደግሞ ወንድም ሰጤ ዘመነ እንዲሁም ጋሽ ራሚም የሬዲዮን አሰራጭታ አስተባባሪዋ ሀና ሽፈራው እንዴት ናችሁ?
0: ሰላም ነን፣ በጣም እናመሰግናለን። እንዴት ነህ? እንዴት ነው አመት በዓሉ?
3: የአመት በዓሉ በጣም ቆንጆ ነው ዘንድሮ በእውነት። መዘጋቢሩ ጥሩ ነው፣ ሞቃታም አይደለም፣ የተስማማ ነው፣ የአማራ የሰመረ ነው። ከሮሻሻና ጀምሮ ሻሻና በሰላም አሳለፍ ነው። ከዛም የሙቲ ብር ደግሞ ያው በሰላም በጥሩ ሁኔታ ቀዝቃዛ ያየር ጸባይ ጥሩ ነው። ሰው አልደከመም። ሰው በጸሎት በመደሰት በማለት ባንድ ተስማምቶ ጥሩ ነው ያሳለፍነው። ያው እንግዲህ የዛሬ አመት በሰላም በቸላ ድረሰን ግማራት ይማቶባ እንደምነው ለእንግዲህ መልካም መዝገብ ጻፈን ማለት ነው ለሁላችንም እና ጥሩ ነበር። አሁን ደግሞ ይሄው ስኳት ደግሞ ያው ደግሞ መጣልን ደግሞ በስኳት ላይ ደግሞ በዳስባል እንገኛለን።
0: አው
3: እና ቆንጆ ነበር ማለት ነው። ዘንድሮ በጣም ያማረ ይሰመረ ነው።
2: ያየር ጸባይ ሁናታ የተመቸው ሆኖ በየም ኪፖር ያስተሰረው የጾባ ሁላችንም ነው እንዲያው በቀላል ሁኔታ ሳለፍነውና አሁን የስኳትን እንግዲህ ከባለፈው ከአርብ ምሽት ጀምረን ቅዳሜ የመጀመሪያውን ቅድስት የመጀመሪያውን ስኳት አከበርናው ሁለተኛ ቀኑን ይዘናል። እንግዲህ በሰባት ቀናት ተቀጣዩ እንግዲህ ለቀኑ በዳስ ላይ ነው እናሳልፈው እና በምን መልኩ ነው እንዳንተ በምን ሁኔታ ነው ያሳለፋችሁ ያሉት?
3: ያሳለፈን ያለ ነው በጣም ጥሩ ነው። አሁን እንዳልኩ በየም ትብሩ የሚያሳልፍ ነው ጥሩ ጸሎት ይታለና እንደ በእውነት ባደረባችሁ ጋሽራህሚም ነበረ አብረን ነው ሁሉ ጊዜ ዳመት ዳመት ጋሽራህም ከኛ ጋር ነው የሚያብሩ የሚወለው ጾም ያሳልፈው። ጋሽራህሚም አንጋፋው መሪ ጋዜጠኛ እንደው ደከመኝ ሰለቸኝ የማይ በእውነት ሲጾልት አንድ ምድብ እንደው እረፍት ብሎ እንደው አይወጣም ቁጭ ብሎ ነው እየጾለተ ይያለ ሁሉን አስተባብሮ በቃ ያሳልፈው ነው። በእኛ በጣም ጥሩ ነው ያሳልፈው።
2: በየም ኪፑር ቀን ማለት ነው?
3: አዎ በየም ኪፑር
2: ምን ባለበት በተክነስየት ነው በጾብ አሳለፍ ነው።
3: አዎ እሱ ጋሽራን
0: ወርስ ለነበረ የጋሽራን ምን
3: ማለት አሽዶን የሚመጣ ከወንድሞቹ ጋር ነፍሳቸውን ይማረው እናቴት ለሞ የሙተዋን ነፍሳቸውን ይማረው እንጂ ቀድሞ እናቴት ታሉ በእውነት ጋሽራን የሚያል ሰው የለም። ከሁሉ ጋር ስቆ ሰላም ተባብሎ በሚገርፍበት ሰዓት አብሮ ሳስቆ የሚል ሰው ጥሩ ሰው ነው ጥሩ መሪያችን ነው። እና አሁን ባለንበት ደግሞ በስኩት በዳስ ባል ደግሞ በጥሩ ሁኔታ ተቤተሰብ ጋር ሆነን አራት አምስት ሆነን ዳስ ሰርተን አንዱ መጥ ሲያመጣ አንዱ ምግብ ሲያመጣ አንዱ በቃ ማርና ወተት የሆነ ዘንድሮ ያለ ነው ደግሞ በጣም ጥሩ ነው ደግሞ ያለ ነው
0: በጣም ጥሩ።
2: የጸሎቱ መሪ ሀዛን ማን ነበረ በቤት ክነሴቱ?
3: የጸሎት መሪ ወይ ነበረ ክቦድራ ሚካኤል ምረት ይባላል። አላፊያችን ማለት ነው ወድራ ሚካኤል ምረት የነቀሱ ወንድም ያው እንግዲህ የቀሱቤን የሃይማኖት መሪ ነው የቀሶቻችን ናቸው እነሱ ማላፊ ናቸው ሁሎች እንደዛ ሆነን ጥሩ ሁነን ይዋል ነው
2: በጣም ግሩም።
3: ብዙ ወጣት ሁለት መሪ አኛ ሹድ ወጣን ይመልቷል በእውነት ክቦድራ ሚካኤል ብዙ ወጣቶችን አስተምሯል ብዙ ወጣቶችን ለምን ወጣቶች በሙሉ እሱ የሚናገረው ኢብራይስት ነው የሚያነበው ኢብራይስት ነው ስለዛ ብዙ ወጣቶች እየተቀላቀሉ ብዙ ወጣቶች አልፈዋል እኛ
0: ጥሩ ነው በጣም
3: በጣም ቆንጆ ነው ይያልሆ ነው
0: ጥሩ ነው። እንግዲህ ያው እንኳን አደረሳችሁ ጥሩ ነው መልካም አዲስ አመት ሻናቶቫ
3: አሜን አሜን።
0: እንግዲህ ጥሩ ነው እንዲህ አይነት ነገሮች ምናወራበት ነው ያለንበት ሱኮት ሆላሞይድ ይባል ጊዜ ነው ስላሳተፍከን በጣም እናመሰግናለን አቶ ሀብቱ አራጊካሽ ነው።
3: አሁን ደግሞ ያው እንግዲህ ኤሬቭ ሀጆና ደግሞ ሰፈርቷላ ደግሞ ያው ደግሞ በእኛ ደግሞ በጣም ደመቅ ያለው አሹድም ይሆነው እኛ ከተማችን በጣም ቆንጆ ነው ተባባሪ ነው የዛን ጊዜ ደግሞ እንግዲህ ሰፈርቷላችን ደግሞ በሰላም ደግሞ የምንሰናበት ያደርግልን መልካም አዲስ አመት ሻናቶባ ለሁላችን
0: በጣም እናመሰግናለን ሻናቶባ።
3: እኔ ማመሰግናለሁ ወጥነሽ እና ቻው
0: ቻው እናመሰግናለን መልካም ቀን። ሌላ አድማጭ መስመር ያለ ሻይወደጉ ሄሎ ጤና ይስጥልን አድማጫችን
4: ጤና ይስጥልኝ ወይዘሮ ወርቅነሽ አቶ ሻያው እንዲሁም ሁላችሁ ለሬዲዮን ባልደረቦች በሙሉ
0: እሺ ደስ
4: እንግዲህ ስም ሲጠሩት እያንዳንዱን ተሰለሚል
0: አዎ
4: ችግር እና እኔ በካርሜል ነው የምገኘው ወንድሜ ነህ በላይ ነኝ።
0: እሺ ተው ወንድሜ ነህ እንኳን ያደረሰ ማዲም ለሲምካ
4: አሜን እንኳን ለሙላችን እንኳን በሰላም ለዚህ ቅዱስ ባለ እንኳን አደረሰን እያልኩኝ እና ኢሳያው ነው መጠይቀው እንዴ አጫዳ ታጨን ነበርን በኢትዮጵያ ሳለህ አሁን ያጫዳ ወራት ነበር ለማለት ነው
0: ዛሬ ተጠየቅ እንግዲህ ኢሳያው ሰዎችን እየጠየቅ ነበር ስምህ የስምህ ትርጉም የባሉ የምኑ አሁን
2: አው የክረምት ወራት ተቀያየረብን እንጂ ወንድሜ ነህ በግብረ የገበሬ ሰማይ ወንድሜ ነህ እንኳን አደረሰን እንዴ ያርሶ አደር ልጅ ነኝ እንደ በረፍት በትምርት በረፍት ጊዜ ገርማል እንዴ ከግንቦት ጀምሬ እስከ መስከረም አንድ ቀን በእርሻ ተቆያለሁ በዚህ በእርሻ በአጨዳ ጊዜ ደግሞ በአጨዳ በደቢያት ማንም አይችለኝም ነበር ሳጭድ ጎበዝ ነበር
4: እኔ ማምንብሃለሁ እንደምታደርግ አልጠራጠርም በአሁኑ ሰዓት በየሳልስቱ አዝመራው ይፈሳል ይሄ ገብስ ምናምን ይደርሳል አዝመራ ይፈሳል እየተባለ በየሳልስቱ እንሰራው ነበር በሳልስት ስሩ እየተባለ በሳልስት እንሰራ ነበር የዳስባሉ ከዛም ደክቶ የሚታወቅ የተከበረ ባል ነው የነበረ የማናውቃቸው አንዳንድ ነበሩ ይሄ ግን የታወቀ ባል ነው ከዛም ቢሆን ምንም በዳስ ብዙ ባይቀመጥ የምናውቀው ባልና የተከበረ አባቶቻችን ያቆዩን ባል ነው የነበረ ብዙ የሚጠምቁት የሚዘክሩትም ብዙን እንደነበሩ እናውቃለን እና ለዚህ የተቀደሰ ባል በሰላም እንደዚህ ላደረሰን የተመሰገነ ይሁን ለወደስተፊቱም ደግሞ መልካም መንግስት ወጥቶ ለሀገሪቱ የሚያስብ ለሀገሪቱ የሚያስተዳድር ሀገራችንን ሰላም በይፎይ የሚሰራ መንግስት ፈጥቶነ በሰላም የምንኖርባትን ጊዜና ወቅት ይስጠን እያልኩኝ ከዛ ግን አሁን ያው ስለ አንዳንድ ነገሮች የተወያዩ እየሰማሁ ነው ብዙውን ጊዜ በካህናቶች እንገባለን በዛ እንገባለን ያንን የካህናቶችን ስራ ለነሱ ብንተው የበለጠ ነው ባይነኝ እኛ ከዛው ውስጥ መግባቱ ማህይም ሆዝ ማህይም ስለኛ የነሱ ስራ ነው እነሱ በነሱ አመራር ከነገሩነ ሸተት የማንልቶች ነነክ የበሚመሩነ መመሪያት ካሁን ድረስ አለነበት ባይነኝ አሁንም ለወደስተፊቱ አባት ያበጀው ለልጅ ይበጀው እንደሚባለው የነሱን መከረም እንቀና እንግ አሽማጥጥ ሰው እግዚአብሔር የተጣላው ነው እና ብዙ ጊዜ ግን ስለ ካህናቶች ለቄሶች ይሄናልነ ይሄን ተባባልነ ይያልነ የምንለው ይሄን ባናነሳ በእያመት ባሉ እንዴት የበለጠ ነው ባይኔ በበኩል የነው እንግዲህ የኔ አተሳሰብ ነው እንጂ ማንንም ሰው ለቅሳድ
2: ሐሳብ በጣም ጥሩ ከንቢ ሐሳብ ነው
4: እና እንደዚህ አመት ባል ሲሆን ሌላ ምን ወያይባቸው ብዙዎች ነገሮች አሉ። በሀገሪቱ ብዙ የጎደሉነ ነገር አለ። አሁን የለልጆችስ በአሁኑ ሰዓት የልጅ ልጅም ያለው ልጅም ያለው ምን ያወጣናል? በአሁኑ ሰዓት ምን እንረዳለን ለልጆቻችን? ለልጆቻችን የልጅ ልጅስ ያለው ሰው በአሁኑ ሰዓት ልጆች በስራ ላይ ቢሆኑ የልጅ ልጅን ይዞ ማሳለፍ ማዛናት ማጫወት ይሄ አንዱ ነው። ሁለተኛው ደግሞ የራሱ ልጅም ካለው ደግሞ ገና እንትን ካለ የራሱንም ልጅ ደግሞ አንደኛው በስራ ላይ ከሆነ አንደኛው ዛሬ ልጆች የሚውሉበት ቦታ ብዙ አስቸጋሪ ቦታ አለ። ከዛ ቦታ እንዳይደርሱ እሳ መፍታት ደግሞ ካልሰሩት ቤት የለም። ስለዚህ ይሄን ይመለከታል ወቅቱ ይሄን ነው የሚመስል ባይኔ።
0: አቶ ወንድሜ ነህ ይሄን ሐሳብ ስላነሳው እናመሰግናለን። በመጀመሪያ እንዳልከው አሁን ቀሳውስት ካህናት የነሱ ስልጣን መቃወም ሳይሆን ቀደም ካንተ በፊት ከነበሩት አድማጭ ጋር ተደረበ ጋር ለማንሳት ሞክረናል። እኛ ማለት የፈለግነው ለካሁን ያልከው ነው ኃላፊነቱ ለካህናቱ እንስጣቸው የነሱ ኃላፊነት ነው። አንዳንድ ጊዜ በነሱ ቦታ ገብቶ ነገሮችን ለማስተካከል እየተሞከረ ትንሽ ማህበራዊ ቀውስም ሲፈጠር ያያየን ነውና ምናልባት እነሱ ገዛ ከፈለጉ በሚታገዝበት ሁኔታ ማገዝ ነው እንጂ እነሱን መሪ ማድረግ ያስፈልጋል። በእንደዚህ አይነት ጉዳይ በሃይማኖት ጉዳይ ከነሱ የበልጣለሁ ብሎ ተጠሪ ሲሆን አንዳንዴ ሰው ነገሮች እየተበላሹ ያያየን ነውና አንተ ያልከው ነውኛ ማለት የፈለግ ነው ለነሱ እንስጣ ኃላፊነቱን እርዳታ ማስፈልጋቸው ከሆነ በሚረዳው አግባብ ማገዝ ለነሱ ነው እንጂ እነሱን መቃወም አይደለም በጭራሽ።
4: እሱ ነው ወርቅ ነሽ። እኔ እኮ ከጠየቁ ይሄ አይነት አለን የህዝብ ገደፋ እንፈልጋለን የህዝብ ጉልበት እንፈልጋለን ይሄ አይነት አለን ለሚለው እነሱን መከተል አስፈላጊያችን ነው። እነሱን ግና
0: እነሱን ከኋላ ሊሆኑ አይገባም በዚህ ጉዳይ መሪ ነው መሆን ያለባቸው።
4: እኔ የምለው ይሄን ነው። በኋላ እነሱን በኋላ አርገን እኛ መሪ መሆኑ ለኛ ምን ጥቅም ይሰጣናል? አባት ያለ ልጅ እንዴት ይናገራል? ቄስ እንኳን እኔ በእውነት ከአባቴም ሲወርድ ሲዋረድ ያየው ከሱ በታች አንድ ቅርብ ቄስ የሱ የንስሐ አባት አለው። አባ ብሎ ወደ ጉልበቱ ነው የሚጎነበት የነበረ አባቴ ትልቅ መሆኑን እያወቁት አባቴ ትልቅ መሆኑን እያወቀ እሱ አሁንም እንደዛው። እኔም ደግሞ የምለው ያለ እነሱን አባ ብለን ማክፈሩ የኛ ፈጣን ነው።
0: ማስተማርም ካስፈለገ አንቀጽ ቁጥር ምዕራፍ ቁጥር ገልጸው የሚያስተምሩ እነሱ ናቸው። ማስረዳት ምናልባት አንዳንድ ጊዜ የእውቀት ችግርም ከሆነ ሰውን ወደዛ ወደዚህ የሚያደርገው በስርዓት አስተምሮ አግባብ ያለውን እንትን እንደ ሃይማኖት አባትነት እንግዲህ እነሱ እንደሚያምኑት በእነሱ መንገድ እንዲከተል የማድረጉ ኃላፊነት ለእነሱ ቢሰጥ መልካም ነው። እንዳስተያየት
4: የተሳሳተ ካለ መጠየቅ እንዲህ ያለ ነገር አለ ይሄ ምን ይላል? ቀስ ብለን በቀስታ ምን ይላል ይሄ? ከዚህ ላይ እኮ የነበረው ሃይማኖት እንደዚህ ይላል። አይ የተሳሳተ ነገር አለ ትክክል ነው የሚመራ እነሱን መጠየቅ መብታችን ነው። በሚዲያ ላይ እየወጡ ግና መነቃቀስ መወቃቀስ እንዲሁም በአመት በዓል ጊዜ ጸሎት ቡራኬ በሚደረግበት ጊዜ የእነሱን ዋዜማ ለመስማት በምንጓጓበት ጊዜ ወደ ሌላ ነገሮች ስንገባ አምላክ እኛ ደግሞ አምላክ ተወቃቃሽ እንዳያረገን እኛን ወደ ሌላ ደረጃ እንዳይወስደን የሚለው ሐሳቤ ነው። ሌላ ወይም ማንንም ሰው ለመቃወም ወይም ለማንንም ሰው ገደፋ ለመስጠት አይደለም። ግን በራሴ ላይ ስቅቅ የሚለኝ ነገር ለምን ሁልጊዜ አንዳንድ ጊዜ የነሱ ሰው እነሱ ካጠፉ ቄስን ማን ነው የሚቀጣው? አምላክ ብቻ ነው፣ ሰው አይደለም የሚቀጣው።
0: ጥሩ አቶ ወንድሜ ነህ። ለማንኛውም እንደው መቼም ነገሮችን በመግባባት ለመፍታት ብንሞክር ጥሩ ነው። አንዳንድ ጊዜ ግጭት የትም አያደርስም፣ ዞሮ ዞሮ ለልጆቻችንም ጥሩ ስላልሆነ መጥፎ ነገር ለመጥፎ ጥሪት ለልጅ ማስተላለፍ አግባብ አይደለም። እንኳን ሁሉ ነገር በሞላባት በእስራኤል ሀገር ጥሩ ሀሳብ ነው የሰጠኸው። በጣም እናመሰግናለን። መልካም በዓል ይሁንልህ።
4: መልካም ባለ ሁሉም እንደው ለእስራኤል እንደዚህ ደስ ያለ ለከርሞይቱ ደግሞ በሰላም እንደደርሰን እንደዚህ ሰላሙን የምንወያይበትና የሰላሙን ወቅትና ጊዜ ይስጠን። እናንተም ደግሞ በእናንተ ላይ ብዙ ትምህርት በህት በወንድሞቻችን ብዙ ትምህርት ነው የምንወስዳል። እኔ አሁን በጠየቁት መሰረትም ሀግን ወጥ ተጠቅምት ድረስ ሰራተኛ ነኝ ብሎ በጣም አሁን ይውጣ
0: መለስከው እንደምታጭድ በአንተ አጨዳ ነው ጥያቄው ሀሳቡ የተጀመረው።
2: በዚህ በሀገራችን በዚህ በእስራኤል ሀገር ወደ ክረምት መሸጋገሪያ አሁን ሰሞኑን እየቀዘቀዘ አመት በዓሉን በጥሩ ሁኔታ ስናከብር በሀገር ኢትዮጵያ ደግሞ አሁን መስከረም ዛሬ መስከረም 17 ቀን መጣ፣ ጥቅምት፣ ህዳር፣ ታህሳስ በጣ ጨዳ ጨዳ ውድማ መጣበት አይደል? እዛ በጋውራት እሺ።
0: እናመሰግናለን። ሰላም ሆነ መልካም ባለ
4: ከፍ ያለ ነው። ሰላም ለሙላችን።
0: እናመሰግናለን። ስርጭታችን ተጠናቀቀ። እንግዲህ አድማጮቻችን፣ የፕሮግራሙ አጠናካሪ ሃና ስፈራው ነበረች። እናመሰግናለን። የቴክኒክ ባለሙያዎቻችን ድቦራ ሰዊሳ ነበረች መጀመሪያ፣ አሁን ደግሞ ዮራይ ፒከርን እያየን ነው። ሁለቱንም በጣም እናመሰግናለን። ሻያው መልካም በዓል ሙአዲም ለሲምካ መልካም ቀን። እንግዲህ
2: የስኮት ዓመት በዓል ይሆንልን።
0: አድማጮች ጋር ምሽት ላይ እንደገና እንገናኛለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ማአዲም ለሲምካ አክሰሚያ እለቱ እንደ እብራን ዘመን አቆጣጥር ዮምርሾን ቴትሳይን በትሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 27 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 17 ቀን 2019 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሞሼ ሞሽኮቪ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የአገር ወቅ ፕሮግራም ይቀርባል። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከጥቅምት 7ቱ ጥቃት በፊት በተለያዩ ባለስልጣናት አማካኝነት ማስጠንቀቂያ ደርሷቸው እንደነበር የሚገልጹ ዘገባዎች እየወጡ ናቸው። በሰሜን ኢትዮጵያ እንደገና ውጊያው በመታደሱና ጸጥታው በመደፍረሱ ምክንያት 20 የሚሆኑ እስራኤላውያንና 30 የሚሆኑ የሌላ ሀገራት ዜጎች ከላሊበላ ከተማ መውጣት እንዳልቻሉ ተገለጸ። በሊባኖስ ደቡባዊ ክፍል የእስራኤል የጦር ሄሊኮፕተሮች ጥቃት ማድረሳቸውን የሀገሪቱ መገናኛ አውታሮች ዘገቡ። በአሜሪካና በኢራን መካከል የተፈጠረው ውጥረት እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከጥቅምት 7ቱ ጥቃት በፊት በተለያዩ ባለስልጣናት አማካኝነት ማስጠንቀቂያ ደርሷቸው እንደነበር የሚገልጹ ዘገባዎች እየወጡ ናቸው። የቀድሞው የብሔራዊ ደህንነት ጽህፈት ቤት ኃላፊ እያል ሁላታ በሰጡት አስተያየት ጠቅላይ ሚኒስትር ኔታንያሁ ለአመታት ከሐማስ ድርጅት ጋር የስምምነት አደረጃጀት ሲከተሉ እንደነበረና ይህም ለተፈጠረው ጭፍጨፋ ቀጥተኛ ተጠያቂ የሚያደርጋቸው መሆኑን በተደረገላቸው ቃለ መጠይቅ ገልጸዋል። በሰሜን ኢትዮጵያ እንደገና ውጊያው በመታደሱና ጸጥታው በመደፍረሱ ምክንያት 20 የሚሆኑ እስራኤላውያንና 30 የሚሆኑ የሌላ ሀገራት ዜጎች ከላሊበላ ከተማ መውጣት እንዳልቻሉ ተገለጸ። በአካባቢው የአየር በረራ እንደተቋረጠና በየብስ ወይም በመሬት አማካኝነት ባሉ መተላለፊያዎች ወይም መንገዶች ማለፉ ለሕይወት እጅግ አደገኛ መሆኑ ተገልጿል። በቦታው የሚገኙ ቡድን አባላት እንዳስታወቁት ምግብና ለዕለት መንቀሳቀሻ የሚሆናቸው የምዙማን ወይም የካሽ ገንዘብ እያለቀባቸው ስለሆነ እድሜያቸው የገፉ አረጋውያን ጎብኚዎች ሁኔታቸው እንደሚያሰጋ የገለጹ ሲሆን በተመሳሳይ ከትግራይ ክልል አካባቢ የወጡ 20 የሚሆኑ ተጨማሪ የእስራኤል ዜጎች መውጫ አጥተው ችግር ላይ እንዳሉ ተገልጿል። በአዲስ አበባ የሚገኘው የእስራኤል ኤምባሲ ጽህፈት ቤትና የውጭ ጉዳይ ሚኒስቴር ተወካዮች እስራኤላውያኑ ከአካባቢው የሚወጡበትን መንገድ እያፈላለጉ መሆናቸውን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ወደ ትግራይ አካባቢ በሰሜን ኢትዮጵያ በሚገኘው የትግራይ ክልል እየተባባሰ የመጣውን የጸጥታ መደፍረስ ሁኔታና በክልሉና በአካባቢው ዳግም የተቀሰቀሰውን የታጠቁ ኃይሎች ግጭት ምክንያት በማድረግ ባለፈው አርብ የጉዞ ማስጠንቀቂያ ማውጣቱ ይታወቃል። የውጭ ጉዳይ ሚኒስትሩ የእስራኤል ዜጎች አዲስ መልእክት እስኪወጣ ድረስ ወደ ትግራይ የሚያደርጉትን ማንኛውንም ጉዞ እንዲያቆሙ ወይም ከጉዞ እንዲቆጠቡም መልእክት አስተላልፏል። በችግሩ ምክንያት የኢትዮጵያ አየር መንገድ ወደ መቀሌ፣ አክሱምና ሽሬ አየር ማረፊያዎች የሚያደርገውን በረራ ያቋረጠ ሲሆን ለጊዜው በረራዎች እንደገና የሚታደሱበት ጊዜም አልታወቀም ተብሏል። በዚህ ጉዳይ ከውጭ ጉዳይ ሚኒስትር ሰዎች ጋር ቃለ ምልልስ ለማካሄድ ጥያቄ አቅርበናል። መልእክቱን እንግዲህ ጥያቄውን እንደመልሱልን ከነሱ ጋር እንወያያለን። የእስራኤል አየር መንገድ ባለስልጣን ቢሮ በቤንጎሪዮን ዓለም አቀፍ አየር ማረፊያ መኪና ማቆሚያ ቦታ ሙሉ በሙሉ እንደተያዘ አስታወቀ። የአየር መንገዱ ባለስልጣን ቢሮ እንዳስታወቀው ምንም የመኪና ማቆሚያ ቦታ እንደሌለና ሙሉ በሙሉ እንደተያዘ ገልጾ አዲስ መልእክት እስኪወጣ ድረስ ወደ ውጭ ሀገራት የሚጓዙም ሆነ መንገደኞችን የሚሸኝ ቤተሰብ በግል ተሽከርካሪ ወደ አካባቢው እንዳይመጡ፣ መንገደኞች በህዝብ ማጓጓዣ ትራንስፖርት ብቻ እንዲጠቀሙ አሳስቧል።
በሊባኖስ ደቡባዊ ክፍል የእስራኤል ጦር ሄሊኮፕተሮች ጥቃት ማድረሳቸውን የሀገሪቱ መገናኛ አውታሮች ዘገቡ። በደቡብ ሊባኖስ ማዕከላዊ ክፍል በተለያዩ ሰፈሮች በሞርታር ፈንጆች ተኩስ የተከፈተ መሆኑንም ዘገባዎች ተመልክተዋል። ቀደም ሲል ከቤሩት የወጡ ዘገባዎች እንደተመለከቱት የእስራኤል ጦር አውሮፕላኖች በሊባኖስ ዋና ከተማ ላይ ሲበሩ ከተለመደው ውጪ ከፍተኛ ድምጽ ይሰማ እንደነበር ገልጸዋል። የነርሶች ማህበር ነገ ከ7 ሰዓት ጀምረው እስከ ከሰዓት በኋላ ድረስ በሀደራ ከተማ ሄሊሊያፌ ሆስፒታል የስራ ማቆም አድማ የሚያካሂዱ መሆኑ ታወቀ። በሆስፒታሉ ድንገተኛ ክፍል ባንዲት ነርስ ላይ በደረሰው ጥቃት ምክንያት በሄሊሊያፌ ሆስፒታል በተመላላሽ የህክምና ክፍልና በሌሎች ተዛማጅ የህክምና ክፍል ወይም ሪፓውት ሁዝ የስራ ማቆም አድማ የሚካሄድ ሲሆን ነርሶች በሆስፒታሉ በተለያዩ ህክምና ክፍሎች በመዘዋወር ጥቃት የደረሰባት ነርስ አማካኝነት ገለጻ ያደርጋሉ ተብሏል። ጥቃቱ የደረሰው በስምምነቱ መሰረት በድንገተኛ ህክምና ክፍሎች ፖሊስ ባለመመደቡ ምክንያት ነው ሲል የነርሶች ማህበር የጤና ጥበቃ ሚኒስቴርና የፖሊስ ጽፈት ቤትን ተጠያቂ አድርጓል። በአሜሪካና በኢራን መካከል የተፈጠረው ውጥረት እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅ ከሰጠች ጦርነቱ በቅርብ እንደሚጠናቀቅና የነዳጅ ዋጋም እንደሚቀንስ ገልጸዋል። ትራምፕ የተወደዱ ዕቃዎች ሁሉ ይቀንሳሉ፣ የነዳጅ ዋጋ በባይደን ዘመነ መንግስት ከነበረው አሁን የቀነሰ ነው በማለት በሆርሙዝ የባህር መስመር አሁንም ነዳጅ እንዲያልፍ እየተደረገ መሆኑንና ትናንትም በሆርሙዝ የባህር መስመር እንዲወጣ ያደረጉት ነዳጅ መጠን ከጦርነቱ በፊት ሲያልፍ ከነበረው መጠን ይበልጣል ማለታቸውን ከደረሰን ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ በተለይ በመካከለኛውና በደቡብ እስራኤል አካባቢዎች ሙቀቱ በመጠኑ ይጨምራል። በሰሜን እስራኤል ቀላል ዝናብ ይኖራል። ማክሰኞና ረቡዕ ቀዝቀዝ ያለ የአየር ጸባይ እንደሚኖርና በሰሜን እስራኤልና በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴላቪቭ 30፣ በሃይፋ 29፣ በጽፋት 25፣ በቤት ሻአን 34፣ በብኤርሸባ 32፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወደ ወቅታዊ ዘገባ ነው የምናልፈው። ባልደረባችን ራሚ ማለዛር ስልክ መስመራችን ላይ ነው ያለው። ከሽራሚ ጤና ይስጥልን። ሙአዲም ለሲምካ እንኳን አደረሰ።
1: ሰላም አደረሰ። እንደምን ነሽ?
0: ደህና ነኝ። ሰላም ነህ?
1: እኛ ሰላም ነን። ተራቢ አካባቢ እናንቀስ እንደ ነው። ኢየሩሳሌም
0: ኢየሩሳሌም በዳስ በዓል በተለይ ደግሞ ቆንጆ ነው፣ የበለጠ ያምራል። እንግዲህ ሁሉም ሰው ወደ ኢየሩሳሌም ነው የሚመጣ አይደል?
1: ይመጣል። አሁን ኮተ ለማርያም ያላለ ቤተመቅደስ የነበረበት አካባቢ በአመት ሶስት ጊዜ በእግዚአብሔር ፊት ታይ የሚከምላ ከሚባለው አንዱ ትእዛዝ ይሄ ነው። ስኮት በዓል ጊዜ ኢየሩሳሌም መሄድ የተለመደ ነው። ደግሞ ጀምሮ የዚያን ትእዛዝ ለመፈጸም መንፈሳዊ ትእዛዝ ለመፈጸም በርካታ እስራኤላውያን ወደ ኢየሩሳሌም ወደ ኮቴ ለማርያም ወደ ቀደም ቤተ መቅደስ ወደ ነበረበት ቦታ መጥተው ይጸልያሉ።
0: አዎ እንግዲህ ኢየሩሳሌም ጥሩ ነው። እስኪ ጥሩ ነው እንግዲህ ወደዚህ መጠናል በአባቶቻችን ጸሎት። አዎ ሲታሰብ ከባድ ይመስል ነበር። ከባድም ነው በእርግጥ ኢየሩሳሌም መግባት ቀላል አይደለም። እውነት ክነው ጋሽ ራሚን በጣም ታሪካዊ ነው የበዓል። እንደው ሌላ ጊዜ ሰፊ ጊዜ አግኝተን የበለጠ ታሪኩ እንመለከተዋለን። ዛሬ በሀገራችን ወቅታዊ ጉዳይም ስለምንወያይ ያለን ጊዜ አጭር ነው። የሀገራችን የጸጥታ ጉዳይ እንዴት ነው? በዛም በዚህም በተለይ በጠቅላይ ሚኒስትሩ ላይ የተለያዩ ሀሳቦች ይነሳሉ ከተለያዩ አቅጣጫዎች። ጥቅምት ሰባት የደረሰው ጥቃት ሰሞኑን ደግሞ እንደ አዲስ ብዙ ነገር እየወጡ ናቸው መረጃዎች ስለ ጥቃቱ።
1: እንግዲህ እውነት ይሁን አይሁን እኛ በትክክል ባናውቀው እውነትም ላይሆን ይችላል የሚል ጥርጣሬ የሚያሳድርበት ምክንያት ለምን እስካሁን ከርመው ምርጫው ጊዜ ሲቃረብ ሁሉም በየአቅጣጫው ይህን የመሰለ ማስወንጀያ መረጃ አለን እያሉ ያስተጋቡታል የሚለው ጥያቄ ነው። እንግዲህ ይህን ትን አሁን የተፈጠረ አይደለም። ወሬ እያንዳንዱ አውቃለሁ ብሎ መረጃ አለኝ ብሎ መሴው ደርሶኛል ብሎ አሁን ወጣ ወጣ የሚል ሰው ከራሱ ጋር ከእሱ ጋር ጠብቆት የቆየ እና ተዘጋጅቶ ምናልባት አንዱን የፖለቲካ ፓርቲ ለመጉዳት፣ ለማስወቀስ፣ ጥፋተኛ ለማስመሰል፣ የደጋፊዎቹ ቁጥር እንዲቀንስ ለማድረግ የተቀናጀ መሰሪ የመሰሪ የሆነ ነገር ነው መስሎ የሚታየው። አስተማማኝነቱ አስተርጣሪ ነው። ለምን መሰለሽ ማንኛውም መረጃ አይናቅም፣ ቸላ ተብሎ አይተውም። መጨረሻ ጉዳት ሊያደርስ ስለሚችል ይሁንና አሁን ግን በተቀናጀ ሁኔታ በተለያየ አቅጣጫ በተለያዩ ሚዲያዎች በኩል ተመሳሳይና ሌላም ተከታታይ የሆኑ የተለያዩ የማስወንጀያ መረጃ አለን እያሉ አሁን ብቅ ብቅ የሚሉበት ምክንያት አስተርጣሪ ነው በኔ በኩል። እኔ ይህን ፓርቲ ያን ፓርቲ መደገፌ ወይም ደግሞ ለዚህ ደግሞ ወገኔ አይደለም። ግን በዳር ሁንሽ በቀና አመለካከት በንጹህ ሁሌና እንደ ጋዜጠኛ ታማኝ እውነተኛ ጋዜጠኛ እውነት ተናገርኩ የሚል ጋዜጠኛ እውነት የምናገረው የሚል ጋዜጠኛ ቃለ መሃላ ገብቶ መናገር የሚችል ጋዜጠኛ መሆን አለበት እንጂ እንዲሁ ዝም ብሎ የፖለቲካ ቅስቀሳ የሚያንጸባርቁ ጋዜጠኞች ዘንባዮች አሉ። እነዚህ የመሳሰሉት ናቸው። እንግዲህ ይህን የመሰለ መረጃ ነን እያሉ ያው ዛሬ ነጻ ነው፣ ነጻ ፕሬስ ነው ያለው በዚያ በኩል የሚያስተጋቡ አሉት እንጂ ስናየው፣ ጠለቅ ብለን ስናየው አስጠርጣሪ ነው። አስጠርጣሪ ነው ማለት ነው እንጂ እውነት አይደለም ፈጽሞ ልልም አልችልም። ግን ሁኔታዎቹ፣ ጊዜው፣ ወቅቱ ለምን እስካሁን ጠብቀው ቆዩ እስካሁን ድረስ የሚለው ጥርጣሬ ያን መረጃ ያ የሚያወሩትን ሰዎች እውነት አይደለም ምክንያት አላቸው የሚል ጥርጣሬ እያሳደረ ነው ያለው እና እንደዚያ ነው የሚመለከተው።
0: አዎ እንግዲህ በተከታታይ የተለያዩ ሀገራት መሪዎች እንግዲህ ከእስራኤል ሀገር ውጭ አስጠንቅቀው ነበር ስለዚህ ጥቃት እየተባለ ነው። እንዳልከው ምናልባት እንግዲህ የፖለቲካ ወቅት የምርጫ ወቅት ስለሆነ እንዲህ አሁን አንተ ያነሳው ሀሳብም በጣም ጥያቄ የሚያስነሳ ጉዳይ ነው።
1: በተያያዘ ሁኔታ ወርቅነሽ ያቋቅሽና ይቅርታ፣ እነዚህ የግብፁ የደህንነት ጥበቃ ባለስልጣንም መጥቶ ለአጭር ጊዜ መጥቶ ይህን ሀማስ አደጋ ለማድረስ እቅድ እያወጣ ነው ብሎ ምስሉን ተናግሮ ሄዷል የሚባል ነገር አለ። ሌላውም ደግሞ የአረብ ኤምሬት መሪ ፕሬዚደንት እሱም እንደዚሁ በተለያየ መንገድ ለእስራኤል መልእክት አስተላልፎ ነበር የሚባል ነገር አለ። ሶስተኛው ደግሞ አንድ ሱፌር አቡ ዘይድ የሚባል ፍልስጤማዊ ቀደም የፍልስጤም ሰራተኞችን ጉዳይ በተመለከተ በፍልስጤም ራስ ገዝ በሰዳደር በኩል ሆኖ የሚደራደርና የሚከታተል ሰው የነበረ ሰው ደግሞ እኔም ይሄን መረጃ ደርሶኝ ተናግሬያቸዋለሁ ለእስራኤሎቹ በተለያየ መንገድ እንዲደርሳቸው አድርጌያለሁ ምናምን እያሉ አሁን ይህን የመሳሰለ ምን ነገር የሚናገሩት ያሉ እንግዲህ አሁን ጠቅላይ ሚኒስትሩ ማንኛውም ነገር እሳቸውም ያነጋግሩት የሚነጋገሩት ነገር ሁሉ ምስጢራዊም ቢሆን በምስጢር ይያዛል እንጂ የማይመዘገብ ነገር የማይቀረጥ ነገር የለም። እንደዛ ነገር የለም። እና እሳቸውን ጉንፋን ይዟቸው በነጥሱ አነጥሱ ተብሎ በይፋ የሚነገር ነገር ነው። እንኳን ይህን መሰለም መረጃ እየተቀበሉ ይህንን ማጥፋት የሚቻልበት መንገድ በምን ማለት የለም። እሳቸው እየሸፈጡ ነው አሉት። እንግዲህ ምናልባት የሚሸፍጡት እንግዲህ ለጊዜው መከላከል ሊሆንም ይችላል። ግን ዞሮ ዞሮ ግን ይሄ ሁኔታ ጥቂት አስጠርጣሪ የሆነበት ያው ቅድም የጠቀስኩት ነገር ነው።
0: አዎ፣ የምርጫ ወቅት ስለሆነ ብዙ ነገሮች ሊያስነሳ ይችላል እንዳልከው። ሌላው ጋሽራሚም እስራኤል በእርግጥ በእንደዚህ አይነት ነገር እዚህ በፊትም ትታወቃለች ይባላል። በተለይ ሆን ብሎ አነጣጥረው ዜጎቿን የሚገድሉ የሽብር ቡድን አካላት፣ የሽብር ፈጣሪዎች፣ ያው እነሱ ለይቶ በማጥቃት የእስራኤል ደህንነት ይታወቃል ይባላል። አሁን በተለይ ጥቅምት ሰባቱን ጥቃት እያደረሱት የሐማስ የሽብር ድርጅት አባላቱ እያንዳንዱ ዜጎችን በተለየ ሁኔታ ጠልፈው የወሰዱ የገደሉትን መከላከያ ሰራዊቱ እያሳደደ በእነሱ ላይ እርምጃ እየወሰደ እንደሆነ ይነገራል። እና እንዳልሁ እንግዲህ ከታሪክ ጋር ተያይዞም ሌላ ታሪክ አለው። እንዴት ይታያል?
1: በርቀት እንግዲህ እስራኤል ጠላት የሆኑትን ሰዎች በተለይ ሽብርተኛነት ጉዳት ያደረሱትን ሽብርተኞች የትም ቦታ እያሉ ተደብቆ ካሉበት ሀገር የትም ሀገር ይሁን ምን ያህል እርቀው ይሄዱ ምን ያህል መጠለያ ቦታ ዋሻ ውስጥ ቢልቡ አድና ደግሞ እንደምትበቀል ነው ቃለ መሀላ ገብታለች ምትወር ሀገሪቱ። አሁን ለምሳሌ እንደ ምሳሌ ማመጣልሽ አንድ ቢኖር 1973 ዓመተ ምህረት ጀርመን ውስጥ ሚን ከተማ የስፖርት ውድድር በነበረበት ጊዜ ሽብርተኞች የፍልስጤማውያን ሽብርተኞች ከዚያ ለመሳተፍ የሄዱ ስፖርተኞችን 11ዱን ከነበሩበት ሆቴል ገብተው ገደሏቸው። እና ያኔ የእስራኤል ጠቅላይ ሚኒስትር የነበሩት ጎልዳ ሜር የሚባሉት ሴትዮ እሳቸው ለሞሳድ የሰጡት መመሪያ ምንድን ነው? እነዚህ ይህን የመሰለ ወንጀል የፈጸሙ ሽብርተኞችን የትም አገኘውን የትም አሳዳቸው እንድረሹ ናቸው የሚል ትእዛዝ ሰጡ። በዚያ መሰረት ጊዜ ይወስዳል፣ 10 ዓመት 15 ዓመት ይወስዳል። በመጨረሻ እየለቀሙ በሙሉ እነሱን ጨረሰዋቸዋል። አሁን ደግሞ ይሄ በማለፈው 3 ዓመት አደጋ የደረሰው የሐማስ ሰዎች ብዙዎቹን እንደምናውቀው ሁሉም እንደሚያውቀው ሀገር እንደሚያውቀው ዓለም እንደሚያውቀው እስራኤል ረሽናቸዋለች። አሁንም ቢሆን እዚህ ቦታ ይህን የፈጸመው ወንጀል አለ ተብሎ መረጃ ሲደርስ እዛው ካለበት ቦታ በተለያየ ዘዴና መሳሪያ በተለያየ መረጃ የመረሸን ተግባራ እየፈጸመች ነው አለች። አሁን ለምሳሌ በቅርቡ ምሳሌ ምንድን ነው? ባለፈው ማክሰኞ አንድ ሽብርተኛ 7 የሚሆኑ ከእስራኤል ተጠርፈው ጠልፎ ወሰዷቸውን ሰዎች አግቶ ይዞ ሲያሰቃያቸው የነበረ መከራ ሲያሳያቸው የነበረ የሐማስ አባል የሆነ ሽብርተኛ ሙሐመድ የሚባል እዛ ውስጥ ባለፈው ማክሰኞ ተረሽኗል። እና ይህንን የመሰለ ወንጀል የፈጸሙ ፍልስጤማውያን ማንኛውም በተለይ ፍልስጤማውያን ማንኛውም ሽብርተኛ ከእስራኤል እጅ የሚወጣ የሚያመልጥ የለም፣ ከእስራኤል በቀል የሚያመልጥ የለም። እና ይሄን ነው እያደረገች ያለችው። አሁንም ቢሆን ሌሎችም አሉ። እነሱንም እየለቀመች በተለያየ ጊዜ ይወስዳል እንጂ መበቀሉ የማይቀር ነው መስሎ የምትይ።
0: አዎ፣ በጋዛ ሰርጥ የነበረው ጥቃት በአጠቃላይ ጦርነት እስካሁን ማበቃ ማለት አይቻልም እና ያለን ከባድ ነው። ግን በጣም በሚገርም ሁኔታ እኔ ያል ጊዜ ጦርነት ተካሂዶ ግን ሽብር ጥቃቱን ፊት ለፊት ያደረሱት አባላት እስካሁን ድረስ እንግዲህ በህዝቡ መሃል ተደብቀው በህይወት እንዳሉ የሚያሳይ ነው። ጋሽራሚምና እንደው በጅምላ እንደዚህ ጦርነት ማካሄዱ ምን ያህል ውጤታማ ነው? አሁንም ድረስ እስራኤል እንዳልከው የገለጽከው ነገር ለይታ ያጠቃች ነው ያለው አሸባሪዎችንና አሁንም አሉ ማለት ይቻላል?
1: አሉ ማላለቁም አሉ። ምንም ቀደኛ ቀደኛ መሪዎች አልቀዋል። ግን ደሮችም ምን መሰለ ወንጀል የፈጸሙ ተሳታፊ የነበሩት አላለቁም፣ ገና የቀሩ እንዳሉ ነው ምን ነገር ያለውና ያዘው ጉዳይ እንግዲህ ተንጠልጥሎ ያለ ጉዳይ ነው። መጨረሻ መፍትሄ ያልተገኘለት ሀማስ ያው ትጥቁን እንዲፈታ ሁሉም ተስማምተውበት አሜሪካም ሌሎችም አገሮች ትጥቁን ለመፈታት ብለው ይሄ አንድ አካላል የተቋቋመ እሱ እየሞከረ ነው ያለው። ግን ሀማስ በተወዳይ ደግሞ ማይል እየጠናከረ ካለበት ቦታ ወሩ እንደምታወቀው አዛ ሰርክ 65 ከመቶ የሚሆነው በእስራኤል ቁጥጥር ስር የሚገኘው ቀሪው ነው ሀማስ ያለበትና ያ እዛ ያሉ ጦር መሳሪያ ምንም እንደቀርቦ ባይኖራቸው ግን እየመለመሉ ነው ከዚህ ያሉትን በዛ ክልል ውስጥ የሚገኙትን ፍልስጤማውያን ለጦር መሳሪያ አጠቃቀም ስልጠና እየሰጧቸው ነው የሚባል ነገር ነው ያለ። ይህን ባስመለከተ እስራኤል እንግዲህ ትጥቁን የማይፈታ ከሆነ በስምምነቱ መሰረት ትጥቁን የማይፈታ ከሆነ እኛ እንዲፈታ እናደርገዋለን እያለች ነው እስራኤል በለት መታሰረልጋለችው ለአሜሪካም ለዚህ ለዓለም አቀፍ ምንድንበለው ቴዎክራቲክ የሚሉት አካል እንዲቋቋም። ያ ቴዎክራቲክ እንግዲህ ባለሙያዎች እያንዳንዱ ባለሙያ በየሙያው ተስባርቶ ስልጣኑን ተረክቦ አዛን እንዲያስተዳደር እና መልሶ መቋቋም እንዲቻል ጥረት ማድረግ ነው እንግዲህ ተብሎ በመጀመሪያ የነበረው ስምምነት እና ከዚያ መካከል እንግዲህ ያው ፕሬዚደንት ትራምፕ ያቀረቡት ያረቀቁት 20 ነጥብ የያዘ ጥሪ አለ። ከሀያው መካከል 15ቱን እስራኤልም ተቀብለው ተግባራዊ እንዲሆን የራሷን በኩል እየሞከረች ያለችው አንዱ ለምሳሌ አሁን የሰብአዊ እርዳታ የምግብ እርዳታ ይገኛላቸው ለአዛ ፍልስጤሞች የሚባለው በርካታ ከባድ መኪናዎች ምግብ እያያዙ ወደ አዛ እየገቡ እያከፋፈሉ ነው የሚገኙት። በሌላ በኩል ደግሞ ሀማስ እነዚህ ወንበዴዎች ያን ምግብ እየዘረፉ እየሸጡ የራሳቸው ገንዘብ ገቢ አድርገውታል ቀደም ሲያደርጉ እንደነበረው የሚባል ወሬም አለ። ስለዚህ እስራኤል እንግዲህ ቀን ነው እየጠበቀች ያለችው መሰለኝ። አንድ ቀን ያው ጦር ከፍታ እነዚህን ሀማሶች ትጥቃቸው እንዲፈቱ ለማድረግ።
0: አዎ፣ ሌላው እንደው ባጭሩ የምናየው ጋሽራሚም በውጭ ሀገራትም የሽብር ጥቃት እንዳንዳንድ ተቋማት ላይ እንዳነጣጠር እናያለን በተለያየ ጊዜ። ዛሬ በእንግሊዝ በሚገኝ እንግዲህ የአሜሪካ ወታደራዊ ካምፕ ነው የሚባለው፣ የአሜሪካ ወታደሮች የሚጠቀሙበት ወታደራዊ ካምፕ ጥቃት ለማድረስ ዝግጅት ላይ የነበሩ ተጠርጣሪዎች በእንግሊዝ ጸጥታ ጥበቃ አባላት አማካኝነት በቁጥጥር ስር እንደዋሉ እንደው ተጠርጣሪዎችም እንግዲህ ነገሩ ከኢራን ጋር ይያዛል ተብሎም እየተጠረጠረ ነው። እንደው ያለው ሁኔታ ምን ይመስላል? እንግዲህ በአውሮፓ ሀገራትም እንዲህ አይነት ችግር አለ።
1: ይኸውልሽ፣ ይሄ በአሜሪካም ጭምር እነዚህ እስላሞች ስደተኛ ነን እያሉ በተለያዩ ሀገሮች ሄደው ገብቷል በብዛት እና እዛ ገብተው እያሉ እንደምናውቀው እንደ ስላቦች የመራባት ባህር ያላቸው ልጅ ማብዛት ሚስት ማብዛት እና በዛ ሁኔታ በእነዚህ ሀገሮች በአውሮፓ ሀገሮች በምዕራብ ሀገሮች በብዛት ተሰብስበው ነው የሚገኙት። ከዚያ በተያያዘ ሁኔታ በስደተኛነት ገብቶ እዚያ መኖር በስተዳደር ብቻ ሳይሆን በፖለቲካውም በማህበራዊ ሁኔታውም በሙሉ እንቅስቃሴ እያደረጉ እንዲያውም በመንግስቱ ላይም ከባድ ተጽዕኖ እያደረጉ ያ መንግስትን በእስራኤል ላይ ጸረ አቋም እስራኤል ፖሊሲ እንዲያወጣና እንዲጠቀምበት እያደረጉ ነው የሚባል ነገር አለ። ከዚያ በተያያዘ ቦታም ደግሞ ስበተኛ ተግባራትም እየፈጸሙ ነው ያለው። ቅድም የጠቀሽው በእንግሊዝ ሀገር የተሞከረው 5 የሚሆኑ ስበተኞች እዚያው እንግሊዝ የሚገኘው የአሜሪካ የራይል ጦር ሰፈር አለ ፌርቦርድ የሚባል ከዛ አካባቢ አደጋ ለማድረስ ቅሪ ሲያወጡ ያለ እጅ ተፈጅታ ይዞ በእንግሊዝ ደህንነት ጥበቃ ባልደረቦች በምርመራ ላይ እንዳሉ ነው ይነገር ያለው። እና ይህም ለምሳሌ ስናየው በጀርመንም ሆነ በሆላንድም ሆነ በስካንዲናቪያን ካንትሪስ ብሏቸው የሰሜን አውሮፓ የሚገኙ አገሮች በዛ በኩል በብዛት እነዚህ ፍልስጤም ማለት አረቦች እስላሞች ኃይላቸው እየጎለበተ ሄዱ። በመንግስት ላይ በዚሁ ሀገር መንግስት ላይ ተጥሎ እያደረጉ በእስራኤል ላይ የሚወስዱት እርምጃ መጥፎ አቅጣጫ የያዘ ነው መስሎ የሚታየው። ከዚያም አሜሪካ እስራኤል ወደ ቋሚ ታማኝ ቃል ኪዳናዊ ሀገር የምትባለው አሁን የአሜሪካ ውደታም እየላለ ነው ብና ያለ ነው። በርካታ እስራኤል አቋም ያላቸው ለምሳሌ እንደ ኒውዮርክ ከተማ ከንቲባ ወይም ደግሞ ቺካጎ ሚሽጋን የቺካጎ ከንቲባ እንደዚሁ ጸረ እስራኤል አቋም ያላቸው እስላሞች ናቸው እየተመረጡ ያሉት። ቀስ በቀስ አሜሪካም እንደዚሁ ከስር 20 ዓመት በኋላ በእስላሞች የምትመራ ሀገር ትሆናለች የሚል ግምት አለ፣ ፍርሃት አለ። እና ይህን ስንመለከተው ይሄ አንዳንድ ይህ ነጻነት ለሁሉም ነጻነት ከቦታ ቦታ የመንቀሳቀስ መብት፣ የመናገር መብት፣ የፖለቲካ መደራጀት መብት ምናምን የሚባለው አሁን የዘመናዊ እንትን የመጣ ነገር አለ። ይሄ ለሀገሮቹ እና ለሀገሪቱ ለሀገሮቹ ህዝቦች ጉዳት የሚያደርስ ነው መስሎ የሚታየው። ዓለም እየተቀየረች ሄደው ያለችው ስንመለከተው ይሄ የምዕራብ ሀገሩ ዲሞክራሲ ይሄ የቆየው የጠነከረው ዲሞክራሲ እየላላ እየከሸፈ ሌላ አይነት ባህሪ አክራሪነት እየታየበት ያለው።
0: አዎ እንግዲህ የሽብር እንቅስቃሴ እንዳልከው ዓለማችን እያሰጋ ያለ ችግር ነው። ጥሩ ለማጠቃለያ የምትለው ነገር ካለ ጋሽራም?
1: ማጠቃለያ እንግዲህ ይኸው ነው። ሌላ ምን አለ ብለሽ ነው መሳይ መሰደር
0: ከሽራሚም?
1: አቤት አይሰማም?
0: አዎ ትንሽ ተቋርጦ ነበር። እሺ
1: አይ በሰላም መሰደርን እንግዲህ ቸር ይግጠመን።
0: አሜን አሜን። አዎ አሜን ቸር ያገናኝን። እሺ መልካም በዓል ይሁንልህ ማዲም ለሲም
1: ለአንቺም ለሁሉ።
0: እሺ እናመሰግናለን። አድማጮቻችን ወደሚቀጥለው ሳምንታዊ ፕሮግራም እናልፋለን።
2: አገርህን ወቅ አዘጋጅና አቅራቢ ይሻያው ደጎም። የተከበራችሁ አድማጮቻችን ከዚህ ቀጥለን በመናቀርበው ሳምንታዊ አገርህን ወቅ ፕሮግራማችን በአናነት የዳስባል ሀግ ሱኮትን የተመለከተ ስለሆነ እንኳን ለዚህ የዳስባል በሰላም እግዚአብሔር አደረሰን እና ለሚቀጥለው አመት ሁላችንም በሰላም በእግዚአብሔር ቅፍ ድግፍ አድርጎ በሰላም ያገናኘን እያልን እንግዲህ በአርብ ማምሻውን የመጀመሪያ የስኮት በዓል ዋዜማ ሆኑ በቅዳሜ ደግሞ ያው የመጀመሪያው የስኮት የዳስ በዓል ተከበረና እንግዲህ ለሰባት ቀናት ያል ነው። እንግዲህ መላው ህዝብ እስራኤል ከአያት ቅድሚያት ከጥንት ጀምሮ ከልጅ ልጅ የተላለፈውን የዳስ በዓል ያከብራልና በዋናነት በዚህ በመካከለኛው ባሉት ቀናት እስከ ሰባት ቀኑ ቤተሰቡ አብዛኛው በእረፍት ላይ ስለሚገኝ በዚህ ላይ ደግሞ ደስ የሚሉ ለጉብኝት አስፈላጊ የሆኑ ቦታ

የረፍት ቀናትን በመጠቀም በብዛት ወጥተው በጋራ ባንድ ላይ ቤተሰብ ጊዜያቸውን በደስታ ያሳልፋሉ። በሱኮት በዓል መካከለኛ ቀናትም ሆል ሃሞኤድ እስራኤላውያን ከሚያደርጓቸው ነገሮቹ መካከል የሚከተሉት ይገኙበታል። በተፈጥሮ ጥበቃ ቦታዎችና በወንዞች በምንጮች በጉብኝት በመቶ ሺዎች የሚቆጠሩ ተጓዦች የተፈጥሮና የመዝናኛ ፓርኮች ባለስልጣን ጣቢያዎችን ይጎበኛል። በሰሜኑ ክፍል ጥራ ያላቸው ወንዞች ይጎርፋሉ። እንደ ሃባኒስ፣ ቴልዳን፣ ናሃል ሺነር። በደቡብ ክፍል ደግሞ በጨው ባህር እና አካባቢ ደግሞ ወደ በረሃ ውሃ ምንጮችም ይገኙበታል። እንደ አይኖት ጹቂም፣ እንደ አራጎት፣ እንደ ኤንጌዲ የመሳሰሉ ወንዞችም አሉ። በዚህ በዓመት በዓሉ ጋር በተያያዘ ፌስቲቫሎችና ታሪካዊ ክስተቶች ብዙ ዋና ዋና ብሔራዊ ፓርኮች በበዓሉ መካከለኛ ቀናት ለቤተሰብ የሚሆኑ ልዩ እንቅስቃሴዎችን ያቀርባሉ። ከጎሉ ስፍራዎች መካከል በናባቴም በተባለው ቦታ ሰፈራ አካባቢ ደግሞ የሚደረጉ ፌስቲቫሎች በቤት ሻአን ከተማ አካባቢዎች ችቦዎች የሚበሩ የሌሊት የሮማያን ዝግጅቶችም አሉ። በቂሳሪያ በሚገኘው የሮማውያን ቲያትሮች ውስጥ የፊልም ትርኢት እንዲሁም በታሪካዊ ቦታዎችም የችቦ ጉዞዎችም ይገኙበታል። ወደ መካከለኛው ሀገርና ኢየሩሳሌም መጓጓዝ ብዙዎቹ በዓሉን በመጠቀም ወደ ኢየሩሳሌም ወደ ጥንቱ ቤተ መቅደስ ወደ ኮቴል ሃማራቢ ጠምዛዛ መንገዶች ባሉበትና ገድል የሆነ ታሪክ ያለባቸው የሚጎበኙ ቦታዎች አሉ። በእስራኤል የዋና ከተማ በሆነችው በኢየሩሳሌም ከተማ ውስጥ ደግሞ የተለያዩ ለጉብኝት ያሉት ተቋማትም አሉ። እንዲሁም ወደ ውጭ ሀገር መውጣትም የጸደይ የበልግ የዝናብ ወቅት ደግሞ ከመጀመሩ በፊት የሱኮትን በዓል እስራኤላውያን ወደ ውጭ ሀገር ወደው ወደ ተለያዩ የአውሮፓ፣ የግሪክ፣ የቆጵሮስ እና የአሜሪካ መዳረሻዎችን የሚበሩበትም በጣም ተወዳጅ ከሆኑ ወራት አንዱ ነው። በእነዚህ ቀናት በበዓል መካከለኛ ቀናት ውስጥ ስለሚካሄዱ የጉዞ መስመር የቤተሰብ እንቅስቃሴ ወይም ክስተት የተለያየ ምክር ማግኘትም ይፈልጋሉ። በሱኮት የዳስ በዓል ቀናት ውስጥ በሆል ሃሞኤድ ሱኮት በእረፍት ላይ የሚገኝ ቤተሰብ ጋር በአንድ ላይ ለመጎብኘት የሚረዱ ምርጥ ምርጥ ቦታዎችም የሚከተሉት ናቸው። አንደኛ፣ በሰሜኑ ክፍለ ሀገር የሚገኙ የውሃ ምንጮችና ወንዞች፣ የአረንጓዴ ተፈጥሮ ቦታዎች፣ የሄርሞን ወንዝ፣ ሃባኒስ የተፈጥሮ ጥበቃ ቦታ፣ በውሃ ላይ የተንጠለጠለ መንገድ፣ አስደናቂ ፏፏቴና የተፈጥሮ ዱር አቃፊዎች የያዘ በቤተሰብ ዘንድ እጅግ ተወዳጅና ጥላ ካላቸው መንገዶች አንዱም በሻሮን ወንዝ ሐጽባኒ ተፈጥሮ ጥበቃ ቦታ በውሃ ውስጥና በሰላማዊ ጥላ ስር ውስጥ ለቤተሰብ የሚሆን ምርጥ የእግር ጉዞ መንገድ። ሁለተኛ፣ በመካከለኛው ክፍለ ሀገር እናም በሻሮን ቀበሌ አካባቢ ቀላልና ለሰዎች ተደራሽ የሚግዳል ጼዴቅ የብሔራዊ ፓርክ እንዲሁም ሮሻ አይን ማራኪ እደሳት የተደረገለት አዲስ ስፍራ መውጣት የሚቻሉበት አሮጌ ምሽግ፣ ምቹ የተስተካከለ የእግር ጉዞ መንገዶች፣ በጉሽዳን ቀበሌ አካባቢ አስደናቂ እይታዎችና ለሽርሽር ወይም ለጉብኝት ሰፊ የሆኑ እሳሮችና አረንጓዴ የያዘ ቦታ አለ። የያርኮን ብሔራዊ ፓርክ ቴል ኦፌ

ሌሎችም ትናንሽ የመዋኛ ገንዳዎች የውሃ መጫወቻ ቦታዎች፣ አስደናቂ አሮጌ ምሽግ፣ ሰፊ የሳር ሜዳዎችና በአቅራቢያው ካለው አይን ኦፌክ ተፈጥሮ ጥበቃ ቦታ ጋር በማቀናጀት ለጉብኝትም ለቤተሰብ ፍጹም በጣም ጥሩ ስፍራ ነው። ሶስተኛ፣ በተራራና በኢየሩሳሌም ከተማ አካባቢ ኤን ሄሜድ የብሔራዊ ፓርክ ደግሞ በኢየሩሳሌም አቅራቢያ የሚገኝ አስደናቂ ስፍራ ነው። የሚፈሱ የውሃ ቧንቧዎች እንዲሁም የጥንት የመስቀል ጦር ዘመን ምሽግ፣ ግዙፍ ብዙ ዘመን ዕድሜ ያላቸው ዛፎችና አጠገባቸው መቀመጥና መዝናናት የሚጣፍጥ ብዙ የሽርሽር ማረፊያ ጠረጴዛዎችም አሉት። አራተኛ፣ በባህር ዳርቻና በታሪካዊ ቦታዎች ኪሳሪያ ብሔራዊ ፓርክ ታሪክን፣ የሮማን ቲያትር፣ የፈረስ ግልቢያ፣ እሽቅድድም ሜዳና የጥንቱን ወደብ ከዘመናዊ የቤተሰብ መዝናኛዎችም፣ የምግብ ቤቶችም፣ አይስክሪም ቤቶችን፣ ሱቆችና የባህር የታቀፈ ያለበት አካባቢ ነው። ለማንኛውም ክቡራትና ክቡራን አድማጮቻችን እንግዲህ በሚመለከታቸው ተቋማት አማካኝነት መረጃዎችን በመቀበል በረፍት በዚህ በሱኮት በዳስ ባህል አካባቢ በቅርብም ሆነ በሩቅ የሚገኙትን ቤተሰብ ልጆችን ይዞ በአንድ ላይ ወጥቶ በሰላም ጊዜን ማሳለፍ፣ በሽርሽር ደስታን የሚማርክን ጊዜ ማሳለፍ ትችላላችሁ። አንተ እንዴት ደስ ይላል ዘመን ከዘመን

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ በግራትካት ከተማ የማህበራዊ ጉዳይ የሰራተኛ ነው አቶ ራሚም ረዳ ይገኛሉ። ደስ ነው ምናልፈው። ጤና ይስጥልን ማዲም ለሲም ካቶ ራሚም እንደምን አመሸ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ ማዲም ለሲም ካ ሀክሳምያ ሸናቶባ ለምስራኤም ለጠቅላላ አዳማጮቻችን በሙሉ ሀክሳምያ
0: እናመሰግናለን። መልካም በዓል ሸናቶባ። እንግዲህ ሀግቲሽሬ በተከታታይ እየተከበረ ነው። ዘንድሮ ደግሞ ጥሩ ነው፣ መስከረም ወር ላይ ነው ያለ ሁሉም በዓል በተከታታይ እንግዲህ ጥሩ ነው። ህዝብ እስራኤል ይህን የዳስ በዓል እያከበረ ነው። እንዴት ነው እንዴት እያከበራችሁት ነው እናንተ?
1: ዋው በጣም በጣም ብርሃን ሰረቅን አንስቶ የአስተራይ እንዲሁም ሀጋ ስኮት ወይም ባለመጨለት በጣም በተከታታይ እንዳልሽው በአንድ ወር አካትቶን በጣም በጭንቀት በጫና ላይ በስራ ላይ የነበረ ህብረተሰብ አሁን እየተዝናና ይገኛል። በዓላቱን ይዞ በጣም ደስ በሚል ደረጃ ነው ያለ ነው እንዳለውኝ እና በጣም ደስ ይላለኝ።
0: አዎ ይሄ በዓል ደግሞ የሱኮት በዓል እንደተባለው ትንሽ ለየት ያለ ነው። ህዝቡ የሚገናኝበት ልጆችን ቤተሰቡን ይዞ የቻለ ሰው ወጣ ብሎ የሚዝናናበት በዓል ነው። ወቅቱም ደስ ይላል። በክረምትም በጋም አይባልም፣ ሙቀት አለ በእርግጥ እስካሁን ግን መቼም አብዛኛው ጥሩ የአየር ጸባይ እንዳለ ነው የሚነገረው። እንደው አቅም ያለው በእርግጥ ቤተሰቡን ይዞ ይወጣል። ግን እንደው ወደዛ ከማለፋችን በፊት የሱኮት በዓል ወይም በዓለ መጸለት በቤተ እስራኤላውያን በኢትዮጵያ ቤተ እስራኤል በኩል ለየት ያለ ባህልና ልምድ አለው። አቶ ራሃሚም ይሄ መደገሱ የምኑ ሃይማኖታዊ ይዘቱ ትንሽ ለየት ያለም ነው ደስ የሚልም ነው። እስኪ እንደው ስለሱ ትንሽ እንነጋገር።
1: በጣም ደስ ይላል። ትክክለኛ ነው አስቀምጠሽ እና ቱ ደስተኞች ነኛ። በጣም እኛ ባህል የሚያኮራና በጣም የሚያዝናና ከቤተሰብ ከጎረቤት በጣም ደስ በሚል ነው ያሳለፍነው ከሮሾሻና ጀምሮ። እንዲሁም ከሮሾሻና በጣም እንኳን አደረሰን በማለት ትላላቅ ሰዎች እንዲሁም እንደ ዳስ ባሉ የራሳቸውን ሀብት እንትን እያሉ በጣም ህብረተሰቡን እያስደሰቱ እየደገሱ ሲጠሩን ሰንብተዋል በሮሾሻና። እንዲሁም በተጨማሪ ዮም ኪፑር በጾም ላይ ካህናት በየአመቱ ካህን ሊቀ ካህናት ቄስ ብርሃን ይስ አባታችን በጣም በየአመቱ የራሱን ሀብት በማውጣት በሬን በማረድ ከጾም በኋላ ህብረተሰቡን ህዝቡን በሙሉ በጾም ያለውን በማብላት በማስደሰት ሰንብተናል። አሁንም በተደጋሚ ያው ባለመጸለትን ይኸው እንደዚሁ በተመሳሳይ መልኩ በመጠራራት በጣም ደስ በሚል ከቤቱ በቃም እኛ ከቤት እንደው ይዘን ያክል ነው ገብተን ለራሳችን እንደው ወዳችን ማልተመጣው በውጭ ነው እና ሰሞናትን በጣም ይገርምሻል እና ደስ እንደገለችው ደስ በሚል ማህበረሰባችን የራሱን ሀብት ለወገን ላብላ ላጠጣ ብሎ ያው የተለመደ ነው ከኢትዮጵያ። ግን እዚህ ደግሞ በጣም በጣም ምቹ ነው እና በጣም ደስተኞች ነን ለማለት ነው። ከተማው በሆኑ በእውነት ይህ ነው አለም እና በጣም በተለያየ ቤተሰቡን ልጁን በመያዝ በመጠራራት በዳስ ላይ እየተዝናና ነው የሚገኘው።
0: ያው እንደው ይሄ በኤሬቭ ሀግ በዓሉ ሲጀምር መጠራራት ከአንድ ቤተሰብ አንድ ላይ ብሮ መዋል የራስ ቅርብ ቤተሰብን መጥራትን በበዓሉ በሆላሞይድ በምንላቸው በመካከል ባለው ቀናት ይሄ መቼም እንግዲህ በማንኛውም ማህበረሰብም የተለመደ ይሆናል። ግን እንደ ሃይማኖት አባቶች ስራዬ ብለው እንዳልከው በራሳቸው ሀብት ንብረት ደግሰው ማህበረሰቡን መጥራት አይ የዚህ ጊዜ እኔ ድግስ አለብኝ ብሎ ህዝቡን መሰብሰብ የሃይማኖት አባት እንግዲህ በሌላ ማህበረሰብ ምናልባት ይኖር ይሆናል። እኛ ስለምናውቀው ስለኛ ማህበረሰብ ነው የምናወራ። በእኛ ግን እንደው ደስ የሚል የሃይማኖት አባቶች ሌላውን የሚመሩትን ህዝብ ሰብስበው የሚደግሱበት በዓል አንዱ ይሄ ሱኮት ነው። ሌላም በዓላት አሉ። በእርግጥ በሌላም በዓላት ይጦሩ ይሆናል። ለዚህ ነው ለየት ያለ ነው ያልነው የኛ በአብዛኛው ቤተ እስራኤሉ በዚህ ይለያል ብዬ ነው የማስበው።
1: በጣም በጣም ወርቅ የዘሮ ወቅነሽ እኔ በእውነት ይሄ ባህላችንና ህዝባችን የሚያኮራ ማህበረሰብ ነው ያለን። በጣም በጣም የሚያኮራ ነው። ለዚህ በእውነት አንቺ እንደጠቀሽው የራሱን ሀብት ዛሬ በሬ ወይም በግ ዛሬ በጣም ፈጥኖ ተወዷል። አሁን ለምሳሌ አንድ በሬ አንድ ከብት 18,000 ምናምን ነው ገውቶ ያለው እና ይህንን ለባሉ ብሎ ለዚህ ብሎ ለማህበረሰቡ ብሎ ይህንን ማድረግ ማለት እኔ እንጃ በጣም ይህንን ትውልድ ይወስደዋል ብዬ አልገምትም። ምናልባት እንግዲህ እዚህ በኋላ ምናልባት እና ትውልድ ከትውልድ እንደሚባለው በእርግጥ አንዳንድ ልጆች ሊወስዱት ይችላሉ። ግን ሲወርድ ሲዋረድ ከኢትዮጵያ የያዙት የወላጆቻቸውን ባህልና ወግ ማይረግ ይዘው መጥተው ትላልቅ ማህበረሰብ ወላጆቻችን ይህንን እያበረከቱ ይገኛሉ። ግን ትውልዱ አዲሱ ትውልድ ይህ ነገር ይወስዳል ወይ የሚለው ጥያቄ ደግሞ እንግዲህ ለሁላችን እናስቀምጠው እና በጣም
0: ቢለመድ መልካም ነው። ጥሩ ባህል ነው። እውነት ነው። ከባድ ኃላፊነት ነው እንግዲህ መቼስ ባህል ስለሆነ ጥሩ ነው እንዳልከው ትውልዱ እንግዲህ ኃላፊነት ይውሰድ። ሌላው ቀደም ሲል እንዳነሳ ነው እንደ ልጆችን ቤተሰብን ይዞ በተለያዩ ቦታዎች መንቀሳቀስ ጥሩ ነው። በዚህ በዓል ጊዜ ወደ ኢየሩሳሌምም ያው ይመጣል። በዓመት በሕዝበ እስራኤል ወደ ኢየሩሳሌም የሚመጣባቸው በዓላት መካከል አንዱ ነው። ልጆችን ይዞ ደግሞ ፕሬዚዳንቱ ያዘጋጃሉ፣ ዳስ ሰርተው ያው ህዝቡን ይጠራሉ። በእንዲህ አይነት ቦታ እንደው መንቀሳቀስ ወሳኝ ነው፣ ብዙ ሰው የሚያደርገው ነው። በእኛ ማህበረሰብ በኩል እንዲያው በዚህ ዙሪያ ያለው እንቅስቃሴስ ምን ይመስላል ብለህ ታስባለህ? ያለው ልምድ ምን ያህል ነው?
1: ይህ ልምዱ አሁን በጣም በአሊያታ ኑራ በወጣቱ በተማሪው በወላጆች በጣም ደስ በሚል ሁኔታ አሁን ለምሳሌ ልፍኔ ሮሽ ሆሻና ጀምሮ ከኛ እንደገና ደግሞ የዮም ኪፑር ሂደው አድረው የሚመጡ አሉ። ያው አውቶቡስ በማዘዝ በመታዘዝ በመደራጀት እርስ በርስ በመደራጀት በቃ እስከ አስተራይ ድረስ በርካታ አውቶቡሶችን እያያዙ በመደራጀት ያው ወጥተን ሰንብተናል። ከዛ ባሻገር አሁን ያው እንደ ጊዜው ለነገ ሰኞ ለምሳሌ በካህናቶች የታደለ አውቶቡስ አለ። ሁለት አውቶቡስ ይወጣል አሁን ኢየሩሳሌም ለነገ አለ እና ከዚህ በጣም እንዲሁም አውቶቡስ አልበቃ ቢልም በራሱ ወጪ እየሄደ ሆቴል እየሰገደ እያለ በርካታ አሁን ወደ ሃይማኖቱ ጉዳይ በጣም ደስ በሚል ልጆችን በመያዝ እየተዝናኑ እያሉ ይገኛሉ። አሁን በጣም እየጨመረን መጥቷል። በተለይ ወጣቱ ክፍል ወደ ሃይማኖት ጉዳይ በተለይ ከዚህ ከጦርነቱ ወዲህ አንስቶ ማማሽ በጣም ያላየነው ጉዳይ ነው እና በጣም ወደ ሃይማኖቱ ገጥ እየተመለሰ ነው የሚል እያየነ ነው።
0: አዎ በጣም ወሳኝ ነው። እንግዲህ ዞሮ ዞሮ መንግስትና ሃይማኖት አንድ ነው ነው የሚባል በእስራኤል። ይሄ እንግዲህ ሌላ ጉዳይ ቢሆንም ግን ወጣቱ መቼም ኃላፊነት ተረካቢ ትውልድ ማፍራቱ በዚህ አጋጣሚ ጥሩ ስለሆነ ለዛ ነው ጥሩ ነው የምንለው። እንደው ምናልባት እንግዲህ ያላነሳው ለጥያቄ ካለ ለማህበረሰቡ ይገባል የምትለው መልእክት ካለ ማስተላለፍ ትችላለህ አቶ ረሃሜ?
1: በጣም እንግዲህ ሁሉ ያው በጠቅለል ባለ መልኩ ያው ማህበረሰባችን ዋናው መደራጀት ያስፈልጋል። በማንኛውም ሁል ጊዜ የሰው ትሉት ወይም ደግሞ በሰው ላይ እንጠልጥለን መኖር የለብንም። ራሳችን ግን ራሳችን ብንደራጅ ከላይ እስከታች ድረስ ለትውልዱም ጥሩ ነው፣ ለህብረተሰባችንም ጥሩ ነው። መሪና ተመሪ ሆኖ በጣም ተደራጅቶ ብንል ሁልጊዜ ለምሳሌ አንዳንድ አውቶቡሶችን ለመለመን ሁልጊዜ በመዘጋጃ ቤቱ እንለምናለን፣ በባካችሁ እንላለን እና ግን ለራሳችን የተደራጀ መዋቅር ቢኖረን ከላይ እስከታች ብዙ መስራት ይቻላል። እንደ ሙያ አንጻር ብዙ እኔ በእውነት በየጊዜው ስመለከተው ሁልጊዜ ያው እንደናንተ አገር አቀፍ አድራሻ ቢኖር ኑሮ ተዋቅሮ በደንብ ያስተዳደር ሂደት ቢኖር ኑሮ በጣም ደስ ይላል። ለምሳሌ ያው በመንግስት ደረጃ ስንመለከተው ሁልጊዜ የምታየው እኛን እስከዚህን ነው። ያው አሁን በዚህ አመት እንግዲህ ተወካይም እንኳ ሊኖረን አይችልም ስንመለከተው። ይህ ማለት እንግዲህ የእኛ እድገት የት ላይ ነው? ወጣቱ የት ላይ ነው? ማን ነው የሚመራው? ማን ነው እንዴት ነው? እና ህዝባችን በርካታ እያለ ሁኔታችን ግን የተደራጀ በድርጅት መልክ ድሮና አዲሱ መሰል እንደነበሩትኝ አንድ ድርጅት መዋቅር ቢኖረን ጥሩ ነበር። ለሩሲያዎች ለማሰብ አውሮፓ የመጡት የራሻ በሙሉ ተደራጅተው ዛሬ ታገር ደርሰዋል። የእኛ ግን ስቲል አውጭ የቀሩ ወገኖቻችን እንኳ ቀሩ ብለን የምናመለክትበት አድረሻ የለም። እና ይሄ አይነት በጣም ሰፋ ብዬ ስመለከተው በጣም አሳሳቢ እና አስቸጋሪ ጉዳይ ነው። እና ይህንን ነገር እንዴት ነው የምንቋቸው? ይሄ ነው እና ለዚህ ብናስብበት እንደናንተ የአይናችን ብሌን መክፈቻ እና ወይም አዳማጭ አላድና ሁኔታውን ነገር እንደዚህ ነው ብለን ደውለን እንድናገር እና እንድንል እናንተ ያው ስርጭት ያው በጣም ለህዝባችን እንኳ አኩሪ ሆኖ ሌላ ይገባቸዋል። እና ምክንያቱም እናንተ የምታቀርቡት ሁኔታ ህዝቡ ያላዳመጠው ህዝቡ ያላየው ሁኔታ ሁሉ ሁልጊዜ በየወቅቱ ዘገባውን ታቀርባላችሁ። ያለውን ችግር ህዝባችን ተችግር ነጻ ሊሆን ይችላል እናንተ የምታቀርቡት ሁልጊዜ ዘወትር። እና እንደዛ ደግሞ የአስተዳደር ኃይል ቢኖረን በጣም ደስ ይል ነበር ለማለት ነው።
0: አሁን ያነሳው ሀሳብ አቶ ረሃሚም፣ እኔ በሚገርም ሁኔታ በተለይ በቅርብ ጊዜ ጀምሮ እንግዲህ አንድ ወር ሁለት ወር በፊት ጀምሮ ማለት ይቻላል ብዙ ሰዎች የሚያነሱት ሀሳብ ነው። በግል ያነጋግሩናል፣ ወጠን በሬዲዮ እንናገር ይሉናል። መቼም ወቅቱ የበዓላትም የምርጫም ስለሆነ ምናልባት ሰፊ ትኩረት አልተሰጠበት ይሆናል እንጂ እንደው በአሁኑ ምርጫ ባይሳካ በሚቀጥለው ምርጫ ጥሩ ስራ ለመስራት እንዲህ አይነት ነገር ሳያስፈልግ አይቀርም። ያንተ ብቻ ሀሳብ ሳይሆን የብዙዎች ሀሳብ ነው። ራሱን የቻለ ሀገር አቀፍ የሆነ የተደራጀ ኃይል ቢኖረን በፖለቲካ እንኳ የሚገቡትን ሰዎች በዚህ አመት ይሄ ቢገባ የኛው መሪ ቢሆን የተከታይ ቢሆን ጥሩ ነው ብለው ቅደም ተከተል የሚያስዝ አካል ያስፈልጋል እንጂ በየቦታው እየተነሳ ቤተሰቡ ብቻ መርጦት የሚቀር ተመራጭም እየተነሳ ነው ያሉ ብዙ ሀሳብ የሚያቀርቡ ሰዎች አሉ። ምርጫውም ጋር ተያይዞ ጭራሽ በአጠቃላይ ለማህበረሰቡም እንግዲህ ብዙ ችግሮች አሉብን። እነዛን ችግሮች ማየት መመልከት የሚችል አሁን ያነሳው ሀሳብ እንግዲህ የህብረተሰቡ አጠቃላይ ሀሳብ በሚመስል ሁኔታ እየተነሳ ነው ያለውና ሌሎች ሰዎችም ሀሳብ ብሰጡበትና ብንነጋገርበት ጥሩ ይሆናል ብዬ ነው ማስበው። ምክንያቱም የአብዛኛው ሰው ሀሳብ እየሆነ መጥቷል። አሁን ራሱን የቻለ የተደራጀ ነገር ራስ እንዲኖር ማለት ነው በማህበረሰቡ ውስጥ።
1: በጣም
0: ጥሩ ሀሳብ ነው።
1: ይችግራለ በእውነት በእናንተ አማካኝነት ይህ ነገር አትኩረት ተሰጥቶት የእኛ ህብረተሰብ በእውነት አኩሪ ነው። ግን መሪ የለም አኩሪ ነው። ለዛ ለህብረተሰባችን ደግሞ ማን እንደሚሰራለት ማን እንደማይሰራለት ደግሞ የሚያውቅ አካል ነው እና ስለዚህ ሁኔታውን ነገር በእውነት በእናንተ አማካኝነት ነገር ነጥብ ተነስቶ በደንብ አንድ ነገር ፍትህ ካላየነ አሁን እንዳልሽው ነው። እኔ ለምሳሌ ያህል ባለፈው 3 ዓመት ያክል ነው በዚህ ያው ሀይለት ማታፍ ክርሸሊ ማኔጉት ጾማኸት በሚል ሁኔታውን ነገር ስንት ባለሙያዎች ሁሉ አምተን አስተምረን ብለን ተግባር ላይ ሊደርሱ ሲሉ አመት ላይ ተኩል ያደርግ ነው ዝም ብለው በቃ ልክ እንደ እንኮድ የስጋ በታተኑና የእኛን ሀይል በመጠቀም ብዙ ቦታዎች ያው ህዝቡ ተበተነ። ህዝቡ ጠብቆ ነበር፣ ግን እነዛ አሉነ ብለን እጩ አለን ብለን የያዝናቸው ሰዎች ተበታትነው አሁን እንዳልሽው በዝምድና በምን በጓደኝነት ለህዝቡ ሳይታወን እንደዛ ብሎ ተበታት ነው ቀረ።
0: ዘሮ ህዝቡ ነው የሚጠቀም፣ ህዝቡ ነው የሚጎዳ። አሁን ሰዓታችን እየተጠናቀቀ ነው አቶ ረሃሚም፣ ግን ጠቃሚ ሀሳብ ነው ብዙዎችም እያነሱት ያለ ጉዳይ ስለሆነ አድማጮች ደውሉ፣ ሀሳብ ስጡበት። በዚህ ዙሪያ ሀሳብ ያነሳችሁልን ሰዎችም ወጣችሁ እንግዲህ ለህዝቡ አድርሱ መልእክታችሁን እንላለን። በዚህ አጋጣሚ ሟሪም ለስምካ እናመሰግናለን። መልካም ምሽት ይሆንልን።
1: መልካም ምሽት ተወዳራባ እግዚአብር ስልነ ሟዲ ለስንፋ ለአዳማጮቻችን ለሁላችሁ
0: እናመሰግናለሁ። መልካም ምሽት። የቴክኒክ ባለሙያችን ሞሼ ሞሽኮቪች ነበር። ሞሼ ምስጋና ይድረሰው። ወርቅነሽት ነኝ። ነገ ጠዋት እንደገና 6 ሰዓት ላይ እንገናኛለን። አድማጮቻችን መልካም ሌሊት። ሟዲ ለስንፋ